0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ህለቱ እንደ ብራን ዘመን አቆጣጥር የምሽሽ ካፍ ሄት በትሽሬ ታፍሽን ዲዛይን እንደ አውሮፓውያን ዘመን አቆጣጥር ኦክቶበር 9 2026 እንደ ኢትዮጵያውያን ዘመን አቆጣጥር መስከረም 29 2019 ሲሆን የቴክኒክ ባለሙያችን ኤቪያታር ሽሞኒ ነው። የስቱዲዮ ተረኛ አስተናጋጅ ገብርኤል በየነ ነኝ። ለሰዓቱ ያሉን ዝግጅቶች በቅድሚያ የሰዓቱ ዜና ይቀርባል። ከዜናው ቀጥሎ ዛሬ ጧት ጋዜጦች ለአንባቢያን ይዘዋቸው ከቀረቡት መካከል ለእናንተ ይሆናሉ ብለን የተመለከትናቸውን እናቀርባለን። በተለያዩ ማህበራዊ ጉዳዮች ዙሪያ ለማውራት እንግዳ ጋብዘናል። እንዲሁም ከባልደረባችን ጥላሁን መልኬ ጋር በደህንነት ዙሪያ የተለያዩ ሀሳቦችን እያነሳን እንወያያለን። ስርጭታችን እስኪጠናቀቅ አብራችሁን እንድትሆኑ በአክብሮት እየጋበዝን ወደ ዜናው እናልፋለን። በቅድሚያም አርዕስተ ዜናዎቹን እንሆ። በእስራኤል መከላከያ ሰራዊት የሚያገለግል የ21 ዓመት ወጣት ወታደር በደቡብ ሊባኖስ መሞቱ ይፋ ሆኗል። የትራንስፖርት ሚኒስቴር ከተለያዩ ሀገራት ወደ እስራኤል የሚገቡ በረራዎች የበረራ አስተናጋጆቻቸውና ሰራተኞቻቸውን ዜግነት እንዲያጣሩ አዲስ መመሪያ አውጥቷል። ወደ ውትድርና አልዘምትም ያሉ የሐርዲ ወጣቶች ለምን በፖሊስ ቁጥጥር ስር ይሆናሉ ሲሉ ትናንት ምሽት የሐርዲ ማህበረሰቦች ከፍተኛ ሰላማዊ ሰልፍ አካሂደዋል። በሱሪያ የሚኖሩ የዱሩዚ ማህበረሰቦች የሱሪያው ፕሬዝዳንት አሻራ ከሲኗር የበለጠ ጨካኝና ጨፍጫፊ ነው ሲሉ ተናግረዋል ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምርጫውን ከማድረጋችን በፊት በኢራን ላይ ጥቃት አናደርስም ሲሉ መናገራቸው ተዘግቧል የሚሉት ለሰዓቱ ታሉን ዜናዎች መካከል ዋና ዋናዎቹ ናቸው። ዝርዝር ዜናውን እነሆ። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ የሂዝባላን ኃይል ለማጥቃት እያደረገ ባለው እንቅስቃሴ አንድ ወታደራዊ መኪና ተገልብጦ ኤልያብ ኃይም የሚባል የ21 ዓመት ወጣት ወታደር ሕይወቱን ማጣቱ ሲዘገብ፣ ሶስት ተጨማሪ ወታደሮች በመኪናው መገልበጥ በጠና ቆስለው ለሕክምና እርዳታ ወደ ሆስፒታል ተወስደዋል። ወታደራዊ ሐመር መኪና ተገልብጦ በሕይወት ዋጋ የከፈለው የ21 ዓመት ወጣት የሃይፋ ከተማ ኗሪ መሆኑና ወታደራዊ መኮንን መሆኑ ተገልጿል። ኤልያብ ኃይም በመከላከያ ሰራዊቱ በምህንድስና ክፍል 7ኛ ብርጌድ ነበር ሲባል፣ መከላከያ ሰራዊቱ የሶስቱን ወታደሮች በጠና መቁሰል ለቤተሰቦቻቸው ማሳወቁን ይፋ አድርጓል። የእስራኤል የትራንስፖርት ሚኒስቴር ከተለያዩ ሀገራት ወደ እስራኤል የሚገቡ በረራዎችን በሚመለከት አዳዲስ መመሪያዎችን ይፋ ማድረጉ ተዘግቧል። የትራንስፖርት ሚኒስቴር አዲስ ያወጣቸው መመሪያዎች ከተለያዩ ሀገራት እስራኤል ለመግባት በረራ የሚያደርጉና የአየር ክልሏን የሚያቋርጡ በረራዎች ሁሉ በአውሮፕላኑ መስተንግዶና አገልግሎት ለሚሰጡ ሰራተኞችና አባሎች ዜግነታቸውን የማጣራትና የመመርመር ኃላፊነት የነሱ መሆኑን ያሳያል ብለዋል። የእስራኤል የበረራ ደህንነት ትናንት ሐሙስ ይፋ እንዳደረገው ካሁን በኋላ ከተለያዩ ሀገራት ወደ እስራኤልና የእስራኤልን የአየር ክልል የሚያቋርጡ የበረራ አገልግሎት ሰጪ ድርጅቶች በአውሮፕላኑ ውስጥ አገልግሎት የሚሰጡ ሰራተኞቻቸውን ዜግነት ማጣራትና መመርመር የነሱ ሆኗል ብለዋል። እስራኤል እነዚህን የመሰሉ መመሪያዎች አውጥታ ተግባራዊ እንዲሆኑ ይፋ ያደረገችው ዳግም በፍላይ ዱባይ በረራ የተከሰተውን የሚመስል አስከፊ ክስተት እንዳይከሰት ካላት ፍላጎት እንደሆነ ተዘግቧል። ወደ ውትድርና አልዘምትም ያሉ የሐርዲ ወጣቶች ለምን በፖሊስ ቁጥጥር ስር ይሆናሉ በሚል ምክንያት ቁጥራቸው በርካታ የሆነ የሐርዲ ማህበረሰቦች ትናንት ምሽት በመዲና እስራኤል በተለያዩ አካባቢዎች ሰላማዊ ሰልፍ አካሂደዋል። በብኔ ባራክና በዋና ከተማችን ኢየሩሳሌም ጌሸር ሐሜታሪም ተብሎ በሚጠራው አካባቢ የታዩ ሰላማዊ ሰልፎች ግጭቶችና ትርምሶች የታዩባቸው ሲሆኑ በዋናነት የትናንቱን ሰላማዊ ሰልፍ እንዳደረጉት የተነገረላቸው ሀፔሌጋ ኢየሩሻልሚ የሚባሉት የሐርዲ ክፍሎች ናቸው። በብኔ ብራክ አካባቢ ጎዳና ቁጥር 4 የሚባለውን ጎዳና በመዝጋታቸው አሽከርካሪዎችና ፖሊሶች ሰላማዊ ሰልፍ ለማድረግ ከወጡ ሐርዲዎች ጋር ወደ ግጭት ተቃርበው ነበርም ተብሏል። ምንም እንኳን አልፋ አልፎ ወደ ውትድርና አልዘምትም የሚሉ ያርዲ ወጣቶች ለምን በፖሊስ ቁጥጥር ስር ይሆናሉ ብለው በመቃወም ያርዲ ማህበረሰቦች ሰላማዊ ሰልፍ ማድረጋቸው ቢታወቅም የትናንቱ ሰላማዊ ሰልፍ ዋነኛ መነሻ በዚህ ሳምንት በሞዲኢን ከተማ የሚኖርን ያርዲ ወጣት ወደ ውትድርና አልዘምትም በማለቱ በፖሊስ ቁጥጥር ስር በመሆኑ የተነሳ መሆኑ ተጠቅሷል። በሱሪ የሚኖሩ የዱሩዚ ማህበረሰቦች የሱሮ ፕሬዝዳንት አሻራ ከሲኒዋር የበለጠ ጨካኝና ጨፍጫፊ ነው ሲሉ መናገራቸው ተዘግቧል። የሱሪያ መከላከያ ሰራዊት በሱሪ የሚኖሩ የዱሩዚ ማህበረሰቦችን እንዳይጨፈጭፍ የእስራኤል ጣልቃ መግባትና መከላከያ ሰራዊት ወደ ግጭት ቦታዎች መላክ የዱሩዚ ማህበረሰቦችን ከጨፍጫፋ ታድጓል። በእስራኤልና በዱሩዚ ማህበረሰብ መካከል ጥሩ መቀራረብን ግንኙነትን ፈጥሯል። የሱሮ ፕሬዝዳንት አሻራ ከሲኒዋር የሚለይበት ዋነኛው የጭካኔ መንገዱ ሲኒዋር ራሱ ሲጨፈጭፍ አሻራ ግን እሱ ከደሙ ንጹህ ነው እንዲባል ጨፍጫፊዎችን ይልካል ብለዋል። የደህንነትና የህልውና ስጋቶች በቋሚነት ስላሉብን የእስራኤል መከላከያ ሰራዊት ወደ ያዛቸው የደህንነት ማስጠበቂያ ቦታዎች መጠቃለል እንፈልጋለን ማለታቸውም ተጠቅሷል። የዱሩዚ ማህበረሰቦች ከእስራኤል ጎን መሆናቸውን ለማሳየት እስራኤላውያን የጥቅምት 7 2023ቱን ጥቃት 3 ዓመት መሆኑን የተለያዩ ነገሮችን በማድረግ በ7 10 2026 ከሁለት ቀናት በፊት ሲያስታውሱ የሱሪያ ዱሩዚዎችም ሰላማዊ ሰልፍ በማድረግ ጥቃቱን አወግዘዋል። የሱሪያ መከላከያ ሰራዊት ከዱሩዚ ኃይሎች ጋር ጀምሮት የነበረውን ግጭት ለማስቆም የእስራኤልን ጣልቃ መግባት ጠቅላይ ሚኒስትር ቢንያሚን ኔታንያሁን በመጥቀስ አመስግነዋል። ልክ ሲኒዋር ጥቅምት 7 2023 በእስራኤላውያን ላይ ታሪክ የማይረሳው ዘግናኝ ጭፍጨፋ እንዳደረሰው ሁሉ የሱሮ ፕሬዝዳንት አሻራም በሱሪያ በሚኖሩ የዱሩዚ ማህበረሰቦች የዘር ማጥፋት ወንጀል ፈጽሟል ታሉ በኋላ እስራኤል ከሱሪያ መንግስት ጭፍጨፋ ስለታደገችን ደህንነቷን ለመጠበቅ ደህንነታችን ለማስጠበቅ ወደ መከላከያ ሰራዊቷ መዝመት እንፈልጋለን ሲሉም መናገራቸው ታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ህዳር ወር ለማድረግ እየተዘጋጀን ታለው ምርጫ በፊት በኢራን ላይ ጥቃት የማድረስ ፍላጎት የለንም ሲሉ ተናግረዋል። ኢራን ወታደራዊና ኢኮኖሚያዊ አቅሟ ተዳክሟል። አሁን ካለችበት የበለጠ እየተዳከመች እንድትሄድ የተጣሉባት ማዕቀቦች ሙሉ በሙሉ ይቀጥላሉ ብለዋል። ፕሬዝዳንቱ መቼም ይሁን መቼ አሉ ለኢራን የኒውክለር መሳሪያ እንዲኖራት አንፈቅድላትም ብለዋል። ባሳለፍናቸው ሁለት ቀናት ሌሊቶች ሆርሙዝ ሰርጥን በመጠቀም 22 ሚሊዮን የነዳጅ ዘይቶች እንዲያልፉ አድርገናል ሲሉ የአሜሪካው የውጭ ጉዳይ ሚኒስትር ቢሮ ደግሞ አልሃዳት ለሚባለው የሳውዲ አረቢያ ሚዲያ ዶናልድ ትራምፕ የአሜሪካ ፕሬዝዳንት ሆነው እስካሉበት ሰዓት ድረስ ሂዝባላ ተመልሶ እንዲያንሰራራ እድሉን አይሰጡትም ሲል ተናግሯል። የአሜሪካ የውጭ ጉዳይ ሚኒስትር ቃል አቀባይ አሜሪካ ሂዝባላ ወደ ነበረበት አቋሙ እንዳይመለስ ሁሉንም የገንዘብና የኃይል ማመንጫ ዘዴዎች ማዕቀፍ በማድረግ ትዘጋበታለች ብለዋል። እንዲሁም በተጓዳኝ ሊባኖስንና የሊባኖስን መከላከያ ሰራዊት ታጠናክራለች ሲል ይህ በእንዲህ እንዳለ ኒውዮርክ ታይምስ የሚባለው ጋዜጣ አሜሪካ 3 ቀናት የሚቆይ ከባድ ጦርነት በኢራን ላይ ለማካሄድ እያሰበች ነው ሲል ይፋ አድርጓል። የጥቃቱ ሰለባ ይሆናሉ ከሚባሉ ተቋማትና መሳሪያዎች መካከል የሚሳኤል ክምችቶች፣ ድሮኖችና የኃይል መንጫ ቦታዎች ይገኙበታል ተብሏል። በዚህ እቅድ ላይ የአሜሪካ ከፍተኛ ባለስልጣናት የተወያዩት ባለፈው ሳምንት ሲሆን በዚህ ውይይት ምክትል ፕሬዝዳንት ጄዲ ቫንስና ከፍተኛ የሀገሪቱ የደህንነት ሰዎች ተሳትፈውበታል ተብሏል። የተከበራችሁ አድማጮቻችን ለሰዓቱ የነበረን ዜና ይሄን ይመስል ነበር። ስርጭታችን ይቀጥላል። አብራችሁን ሆኖም

የተከበራችሁ አድማጮቻችን ወደ ጋዜጦች እናልፋለን። ወደ ጋዜጦች እናልፍ። ዛሬ ሁሉም ጋዜጦች በመጀመሪያ ሽፋናቸው በመጀመሪያ ገጻቸው የጻፉት ምንድነው? እስራኤል መከላከያ ሰራዊት በደቡብ ሊባኖስ የሂዝባላን ኃይሎች ለመጉዳት ለማጥቃት ያደረገ ባለው እንቅስቃሴ አንድ ወታደራዊ መኪና ሐመር ተገልብጦ የ21 አመት ወጣት ወታደር ህይወቱን አጥቷል። ወታደሩ ሻምበል ኤልያቭ ኸይም ይባላል። የሃይፋ ከተማ ኗሪ መሆኑን ተቀሰዋል። ሁሉም ጋዜጦች በተጨማሪ 3 ወታደሮች ቆስለዋል፣ ለህክምና ወደ ሆስፒታል ተልከዋል። ቤተሰቦቻቸውም የወታደሮችን መቁሰል ተነግሯቸዋል ተብሏል። በዋናነት እንግዲህ ከጠላት የተሰነዘረ ጥቃት እንዳልሆነ ነው እየተነገረ ያለው። እዛ አካባቢ በደቡብ ሊባኖስ የእስራኤል መከላከያ ሰራዊት ወታደራዊ መኪናዎችን በመያዝ እየተንቀሳቀሰ በርካታ ነገሮችን ያደርጋል። የጠላትን ቀጠና ለመያዝ የተለያዩ እንቅስቃሴዎችን ያደርጋል። በዚህ ሰዓት የሚያሽከረክሩት ሐመር መኪና ተገልብጦ እንግዲህ ኤልያቭ ኸይም ህይወቱን ሲያጣ 3 ጓደኞቹ ቆስለዋል ማለት ነው። የዲዮት አኽሮኖት ጋዜጣ በመከላከያ ሰራዊቱ የሰው ኃይል እጥረት ያለ ይላል። ተጠባባቂ ወታደሮች ያላቸውን አቅም አሟጠው ለሀገሪቱ ደህንነት ሲሉ ብዙ ዋጋ እየከፈሉ በሚያገለግሉበት ጊዜያቸውን እየሰጡበት ባሉት ሰዓት የሐረዲ ማህበረሰብ ወደ ውትድርና አልዘምትም ያለ ወጣት እንዴት በፖሊስ ቁጥጥር ስር ይሆናል በሚል ቁጣ ትናንት ምሽት የተለያዩ ጎዳናዎችን ዘግተው በተለያዩ ከተማዎች ሰላማዊ ሰልፍ አካሂደዋል ሲል በመጀመሪያ ገጹ አስፈሯል። እንግዲህ በሐርዲዎች ላይ እየተሰማ ያለው ቁጣ ምንድነው? ሰላማዊ ሰልፍ ማድረግ አንድ ነገር ነው፣ ግን በርካታ ከተማዎችን ጎዳናዎቻቸውን ዘግተው ሰዎች ከስራ እንዳይመለሱ ወደ ስራ እንዳይሄዱም በማድረግ ከፍተኛ ለአሽከርካሪዎች ተጽዕኖ ፈጥረዋል። እንግልች፣ መንገላታት እንዲደርስባቸው አድርገዋል። ይሄ ነገር ጥሩ እንዳልሆነ ብዙ ጋዜጦች ዛሬ ይሄን ጠቁመዋል ማለት ነው። የዲዮት አኽሮኖት ጋዜጣ አንድ ጥናት በሚል ይፋ እንዳደረገው አንድ ጽሑፍ ማለት ነው፣ በሚቀጥሉት 4 ዓመታት አንደኛ ክፍል የሚገቡ የሐረሪ ልጆች ቁጥር ሂሎኒ ማለትም ማምላክቲ ከሚባለው ማህበረሰብ ልጆች ቁጥር ሲነጻጸር የሐረሪዎች ይበልጣል የሚል ጥናት ነው ይፋ ያደረገው። የአሻር ፓርቲ ሊቀመንበር ጋዲ አይዘንኮት አሁን ባለሁበት ሁኔታ ምንም የሚያስፈራኝ ነገር የለም፣ በሚደረገው ምርጫ 61 ማንዴት ባላገኝ እንኳ መንግስት ለማቋቋም እድሌን ለመሞከር እድሉ እንዲሰጠኝ ፈቃድ መጠየቄ አይቀርም ማለታቸውን ጽፏል። ኢታማጆር ሹም እያል ዛሚር በአሁኑ ሰዓት ከኢራን ጋር የሚጀመር ጦርነት በሀገሪቱ ሊደረግ ታቅዶ ያለውን ሀገራዊ ምርጫ ሊያስቀረው ይችላል ሲሉ መናገራቸውም ተጽፏል። የአሜሪካው ፕሬዚዳንት በተቃራኒው በኩል ግን የሚሉት ምንድን ነው? የአሜሪካው ፕሬዚዳንት ዶናልድ ትራምፕ ግን በአሜሪካ ከሚደረገው አጋማሽ ምርጫ በፊት በኢራን ላይ ጥቃት አናደርስም ማለታቸውን ጋዜጣው አትቷል። በደቡብ እስራኤል የቤዱዊም ማህበረሰቦች በሚኖሩበት አካባቢ የሚታዩ የወንበዴዎች እንቅስቃሴ እንዲሁ ከቀጠለ አሁን ባለበት ሁኔታ እንዳለ እንዲቀጩ ካልተደረገ ወደ ሽብር ጥቃት ደረጃ ከፍ ሊሉ እንደሚችል ሻባክ እያስጠነቀቀ ነው ነው የሚለው ጋዜጣው። የጠቅላይ ሚኒስትር ቢንያሚን ናታንያሁ ቢሮ ትናንት ምሽት የሐረዲ ማህበረሰቦች ያደረጉት ሰላማዊ ሰልፍ እንዲቀር ለሐረዲ የፓርላማ አባላት ጥያቄ አቅርቦ ነበር ይላል። ማለትም የትናንቱ ሰላማዊ ሰልፍ የሐረዲ ማህበረሰብ ያደረጉት ሰላማዊ ሰልፍ እንዲኖር እንዲካሄድ የጠቅላይ ሚኒስትር ቢንያሚን ናታንያሁ ቢሮ አይፈቅድም ወይም አይፈልግም አይሻም ነበር ነው የሚለው ጋዜጣው። ለህክምና አገልግሎት ወደሱ የሚሄዱ ደንበኞችን ወደሱ የሚሄዱ ሴቶችን የደፈረ አንድ የማህፀን ሐኪም የህክምና ባለሙያ የ14 ዓመት ጽኑ እስራት ተፈርዶበታል። ፍላይ ዱባይ በተባለው በረራ የነበረውን ችግር ተረድተውና ተባብረው የብዙ ሰዎችን ህይወት የታደጉ 6 እስራኤላውያን ወደ ፕሬዚዳንት ይጽሐቅ ሄርጾግ ሂደው ወይም ጥሪ ተደርጎላቸው አድናቆት፣ ምስጋና፣ ጀብድ የሰራ የሚል ምስክርነት ተችሯቸዋል፣ ተለግሷቸዋል። ወደ ሐሬት ጋዜጣ ስናልፍ ጠቅላይ ሚኒስትር ቢንያሚን ናታንያሁ ያሸንፋል፣ ምክንያቱም ፍርሃቱን ስለማይደብቅ ነው የሚል ጽሑፍ አለው። የፓርላማ አባል ኦፌር ካሲፍ በፖሊስ ላይ ጥቃት አድርሻለሁ ሲሉ ወይም ጥቃት ማድረሳቸው ተረጋግጦባቸዋል።
የጋዛ ሰርጥ ነዋሪዎች ከጥቅምት 7 ወዲህ ህይወታቸው ወደ ገሄኖም ስለተቀየረ መቼም ይሁን መቼ ሐማስ ላመጣባቸው የጨለማ ህይወት ለሐማስ ይቅርታ ሊያደርጉለት አይችሉም ይላል ጋዜጣው። አሁንም ሐሬት ጋዜጣ ትናንት በደቡብ ሊባኖስ ወታደራዊ ሐመር መኪና ተገልብጦ ህይወቱን ስላጣው ወታደርና በዚሁ አደጋ ስለቆሰሉ 3 ወታደሮች ጽፏል። ወታደሩ ቀደም እንደተጠቀስኩት ኤልያብ ኃይም መባሉና የሃይፋ ከተማ ነዋሪ መሆኑን ይፋ አድርጓል ማለት ነው። በሰሜን እስራኤል አሁን እየተደረገ ያለው ጦርነት ከመጀመሩ ከመጋቢት ወር ወዲህ 41 ወታደሮች ሲገደሉ 4 ዜጎች ህይወታቸውን አጥተዋል። ማኮርሮሾን የሚባለው ጋዜጣ ደግሞ ምን ይያለ ነው? የጋዛ ሰርጥ ነዋሪዎች አለመራባቸውን ሐማስ ራሱ ያምናል። ማለት በጋዛ ሰርጥ በተለያዩ ዓለማት ሚዲያዎች ራብ እንዳለ ስቃይ እንዳለ ቢነገርም የጋዛ ሰርጥ ነዋሪዎች አለመራባቸውን ሐማስ ራሱ ያምናል የሚል ጽሑፍ ነው ያመጣው። ሌላው ኦፊር ካሲፍ የሚባሉት የፓርላማ አባል በፖሊስ ላይ ጥቃት አድርሰዋል። ይሄ ጥቃታቸው ደግሞ መረጋገጡን ዛሬ ነው ይፋ ማለት በጋዜጦች ነው ይፋ የሆነው። እንግዲህ በፖሊስ ላይ ጥቃት አድርሰዋል ተብለው ምርመራ ከጀመሩ 4 አመት ሆኖታል። ከ4 አመት በኋላ ነው እንግዲህ እሳቸው ጥቃት ማድረሳቸው የተረጋገጠውና ይፋ የሆነው ማለት ነው። በዋና ከተማችን ኢየሩሳሌም ፍልስጤማውያንን ሲያገለግል የነበረው የብሪታንያ ቆንጽላ ጽፈት ቤት እንዲዘጋ እስራኤል በመወሰኗ ተዘግቷል የሚል ዘገባም አለ፣ ትንተናም አለ በጋዜጦች ላይ ማለት ነው። ሌላው በሀገሪቱ በደቡባዊ ክፍል በከፍተኛ ሁኔታ እያሰጋ ያለ የቤዱዊ ማህበረሰብ ቅድም እንዳልነው፣ ሌላው በብርሸባ ከተማ የአውቶቡስ መናኸሪያ የሽብር ጥቃት ለማድረግ በእስራኤላውያን ላይ የተከበራችሁ አድማጮቻችን ከዚህ ቀጥለን ምንድነው አሁን ይቅርታ ለማስተካከል የተሞከረው በብርሸባ ከተማ የአውቶቡስ መናኸሪያ የሽብር ጥቃት ለማድረስ አረብ እስራኤላውያን አቅደውት የነበረው ሴራ ምንድነው የተባለው ተጋልጧል። እንግዲህ በደቡብ እስራኤል አካባቢ የቤዱዊ ማህበረሰቦች እንትን በማለት መሳሪያ በመግዛት ከተለያዩ አካባቢዎች መሳሪያዎችን በማምጣት ምን ያደርጋሉ? ወደ ሽብር ድርጅት ከፍ ያሉ መጥዋል። ምንድነው እየተባለ ያለው የተከበራችሁ አድማጮቻችን? መሳሪያ ያጠራቅማሉ፣ መሳሪያ ይገዛሉ፣ በወንብድና ስራ ተሰማርተዋል። እንደውም ይሄ ፖሊስ ፈርቶ ወይም ደግሞ የህግ ሰው እንዳያይኝ ከህግ ከለላ ከሆነ ሰው ልራቅ ብሎ የሚደረግ ነገር ሳይሆን መሳሪያ ታጥቀው በደንብ እንደ ሽብርተኛ ድርጅት አቅም አደራጅተው የሚንቀሳቀሱ ሰዎች እንዳሉ ነው እየተነገረ ያለው።

የተከበራችሁ አድማጮቻችን የቴክኒክ ችግር አለ እሱን እስከምንፈታ እኔ ከእናንተ ጋር ቆይታ አደርጋለሁ እንግዶቻችን ወደ እናንተ ለማቀረብ የስልክ ችግር አለ ስልካችን እስከሚስተካከል እኔና እናንተ ቆይታ እናድርግ ከጋዜጦች ወደ ኋላ ተመልሰን ዛሬ በሁሉም ጋዜጦች ካለው ስንጀምር ኤልያፍ ኸይም የሚባለው ወታደር በደቡብ ሊባኖስ መኪና ተገልብጦ ሕይወቱን ማጣቱ ነው። ጎዳና ቁጥር 4 እና ጌሸራ ሜታሪን በሚባለው በዋና ከተማችን ትራንትና ስለነበረው የሐረሪ ማህበረሰብ ሰላማዊ ሰልፍ በከፍተኛ ሁኔታ ጋዜጦች ጽፈዋል። በሱሪያ የሚኖሩ የዱርዚ ማህበረሰቦች የሱሪያው ፕሬዝዳንት አሻራ የሚያደርስባቸው ጥቃት ጭፍጨፋ ከሲኒዮር የበለጠ መሆኑን ነው የተናገሩት። እንደውም ከእስራኤል ሚዲያዎች ጋር ባደረጉት ቃለ ምልልስ የእስራኤል አሁን 3 አመት በሐማስ እና ተባባሪዎቹ ተጨፍጭፋ ከፍተኛ ጉዳት ደርሶባት 3 አመት መሆኑን ስታስተውስ ስትዘክር እነሱም ከእስራኤል ጎንነን በማለት ይሄንን ነገር ለመዘከር ሰላማዊ ሰልፍ በመውጣት አሳይተዋል። ሌላው ምንድነው ፍላይ ዱባይ የተባለው በረራ ባለፈው ወር መጨረሻ ላይ በ39ኛ ወር 2026 ማለት ነው ምንድነው የሆነው ከዱባይ ወደ እስራኤል ሲመጣ አብራራት አብራሪውና ዋና አብራሪው ይጋጫሉ እየተባለ እንዳለው እስካሁንም እየተጣሩ ያሉ ነገሮች አሉ። ረዳት አብራሪው ዋና አብራሪውን ጎድቶ አውሮፕላኑን ለመከስከስ ፈልጎ ነበር ተብሏል። ከዚህ ነገር ምን ነገር አመጣ ከሌላ ሀገር ወደ እስራኤል የሚገቡ አውሮፕላኑን የአውሮፕላኑ የሚያስተናግዱና አውሮፕላኑን የሚያበሩ ሰዎች ዜግነታቸው ተጣርቶ ከሽብር ጥቃት ጸዳ መሆን በእነሱን ተጽኖ የሚፈጠርባቸው ንጹህ ስራ መስራት የሚችሉ ሰዎች መሆናቸውን በእስራኤል ያን ያክል የሚያጣርቶ ይግቡ እነዚህ ሰዎች ወደ ሀገራችን መግባት ይችላሉ አይችሉም የሚል መስሪያ ቤት እንኳ ቢኖር ያንን ማድረግ አልተቻለም ነበር። ስለዚህ አሁን የእስራኤል የትራንስፖርት ሚኒስተር ያደረገው ምንድነው አድማጮቻችን ከተለያዩ ሀገራት ወደ እስራኤል የሚገቡ በረራዎችና የእስራኤልን አየር ክልል የሚያቋርጡ በረራዎች ማለት ነው ምን መሆን አለባቸው ነው ያለ። እነዚህ በረራዎች የሚያስተናግዱ እነዚህ በረራዎች ሲገቡ ወደ እስራኤል ወይ ክልሏን ሲያቋርጡ በዚህ አውሮፕላን ውስጥ የሚገኙ አስተናጋጆች አብራሪዎች ሁሉም የአውሮፕላኑ አባላት ዜግነታቸውን ማጣራት ያለበት ኃላፊነቱ እንትንም የድርጅቱ ነው በረራውን የሚያደርገው ድርጅት ነው። ምክንያቱም አንዳንድ ጊዜ የሰውን አገር ዜጋ ቱዳዙስ የምንለውን ወይ መታወቂያ ቁጥር ወስዶ ማን ምን እንደሆነ በእስራኤል በኩል ምናልባት ስለሰውየው ለማግኘት ሊያስቸግር ይችላል። አንዳንድ መፍትሄዎች አሉ ይባላል እነዛ ግን ገና ናቸው ተግባር ላይ አልዋሉ። ምንድነው ለምሳሌ እነዚህ ወደዚህ የሚመጡ ሰዎች ቪዛ እንዲሰጣቸው ይደረጋል። ለ24 ሰዓት ወይም እዚህ በሚቆዩበት ሰዓት ቪዛ ይሰጣቸዋል። ቪዛ ሲሰጥ አንድ ሰው ሁሉ ማንነቱ እዛ ላይ ስለሚሰፍር በዛ ተከትሎ ሰዎችን ማጣራት እንደሚቻል ነው እየተነገረ ያለው። ግን ለጊዜው እንደ መፍትሄ ታየው ምንድነው

መሆናቸውን ነው እየተነገረ ያለው። የተከበራችሁ አድማጮቻችን በአሜሪካ ሁለት የተለያዩ ነገሮች ይወጣሉ። ሚዲያዎች በየአሜሪካው ፕሬዝዳንት በኢራን ላይ አሁን በአሜሪካ ያጋማሽ ምርጫ አላቸው። ከዛ ምርጫ በፊት በኢራን ላይ ጥቃት ማድረስ አልፈልግም ይያሉ መግለጫ ቢሰጡም ቢናገሩም ሚዲያዎች ደግሞ የሚያወጡት ነገር የተለየ ነገር አለ። እሱ ምንድነው? ሚዲያዎች ይያሉት ያሉት የአማርኛ የአሜሪካ ከፍተኛ ባለስልጣናት ምክትል ፕሬዝዳንት ጄዲ ቫንስን ጨምሮ ከፍተኛ ባለስልጣናት የደህንነት ባለስልጣናት ማለት ነው ተሰብስበው ያደረጉት ነገር አለ ይላል። ከአንድ ሳምንት በፊት ምንድነው እሱ ያደረጉት? እነዚህ ባለስልጣናት በኢራን ላይ 3 ቀን የሚቆይ ከፍተኛ የሆነ ጦርነት መደረግ አለበት። ይሄ ጦርነት ደግሞ ምን ላይ ነው የሚደረገው ሲል ጋዜጣው ይፋ እንዳደረገው ሚዲያዎች ይፋ እንዳደረጉት ምንድነው ያሉት? ሚሳኤል ተከማችተው የሚገኙባቸው ቦታዎች ላይ፣ ድሮኖች ተከማችተው የሚገኙባቸው ድሮኖች ማለት ሰው አልባ የሚበሩ ዘመናዊ መሳሪያዎች፣ አውሮፕላን የሚመስሉ ነገሮች ተከማችተው የሚገኙባቸው መሳሪያዎች ላይ እና ሌላው እንግዲህ የእንትኑ የኢራን ወታደራዊ መዋቅር የሚባሉ ከፍተኛ ጥቃት መድረስ ያለባቸው ቦታዎች በእነዚህ ላይ ጥቃት መድረስ እንዳለባቸው ግን ለአጭር ጊዜ ማለት ነው የአሜሪካ እያሰበች ያሉት ግን በፕሬዝዳንቱ በኩል የሚነገረው ሌላ እንደሆነ ነው። ሌላው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ፕሬዝዳንት ሆኖ እስካሉበት ድረስ በደቡብ ሊባኖስ ያለው ሂዝባላ ተመልሶ እንዲያንሰራራ እድሉን አይሰጡትም ነው። ተመልሶ ካሁን በኋላ ሂዝባላ አንሰራርቶ እስራኤልን የእስራኤል በእስራኤል ላይ ስጋት የሚያሳድርበት ሁኔታ እንዲፈጠር እድሉን አይሰጡትም ነው። ይሄን ሂዝባላ እንዳያንሰራራ ደግሞ ሂዝባላ ማዕቀብ ይጣልበታል። ወደሱ የሚገቡ የተለያዩ ነገሮች በተለይ ለጦርነት የሚሆኑ ለሽብር ጥቃት የሚሆኑ ነገሮች እንዳይገቡ የተለያዩ ነገሮች እየተደረጉ አቅሙን እንዲያጣ ይደረጋል ነው። የእስራኤል መከላከያ ሰራዊትም ቀደም እንዳልኩት በደቡብ ሊባኖስ ይገኛል፣ እንቅስቃሴ ያደርጋል። መረጃ ሲኖረው በሂዝባላ ሰዎች ላይ ጥቃት ያደርሳል። አንዳንድ ጊዜ ደግሞ ያው ወታደር ነውና በሚያሽከረክሩ ሰዓት አንዳንድ ነገሮችን ለማድረግ በሚዘዋወሩ ሰዓት ራሳቸው እንትን ልብ ሳይሉ በሚፈጠር ስታት ወታደሮችም ህይወታቸውን የሚያጡበት ሁኔታ አለ። የተከበራችሁ አድማጮቻችን ስልካችን ወደ እናንተ ለማገናኘት አልሰራም ስላለ ስልኩ እንትን እየተጣራ ነው ለምን አልሰራም እንዳለ ስለዛ ነው እኔ ብቻዬን ማውራችሁ። ስለዚህ ሌላው ደግሞ በሀገራችን ምርጫው ሊደረግ 19 ቀናት ብቻ ነው የቀሩት። በርካታ ፓርቲዎች አሉ፣ ምረጡኝ ይላሉ። የትኛውን ትክክለኛ ፓርቲ ብንመርጠው ይጠቅመናል የሚለውን ዜጎች ማጣራት እንዲችሉ ግንዛቤ ማድረግ እንዲችሉ የቀራቸው 19 ቀን ነው። እንደውም አብዛኞቹ የዘንድሮ ምርጫ በኢኮኖሚ በሀገሪቱ ደህንነት ላይ ከፍተኛ ተጽዕኖ ማድረግ ተጽዕኖ ሊያሳድር ይችላል የሚባለው ነገር አለ። ያም ሆኖ ይህ እንደሚታየው ግን የስካሪም ወይም ደግሞ የህዝብ ግምገማዎች እንደሚያሳዩት ግን በቀኝና በግራ በኩል ወይም ደግሞ ጉሻ ያሚን ጉሻ ስሞል የሚባለው ያላቸው የሚቀበሉት ማንዴት ሁለቱም የጥምር መንግስት ወይም ደግሞ መንግስት ለማቋቋም የሚያበቃቸው አቅም እየታየ አይደለም። በህዝብ ግምገማ የሚሰጣቸው እንትን ማለት ነው የሚሰጣቸው የህዝብ ድጋፍ ማለት ነው። ሌላው ምንድነው የተከበራችሁ አድማጮቻችን በየሻባኮች የሻባክ ድርጅት በተለይ እየተናገረ ያለው ምንድነው? በበርሸባ አካባቢና በደቡብ እስራኤል ከባድ የሆነ የቤዱዊን ማህበረሰብ የሚኖሩበት አካባቢ ስርዓት አልበኝነት የሚያደርጉ ሰዎች ተበራክተዋል፣ ጉልበት ይዘዋል፣ መሳሪያ ይዘዋል፣ እንደፈለጉ ነው የሚንቀሳቀሱ። በዚህ ከቀጠሉ ለደቡብ እስራኤልና ለሀገሪቱ ህልውና በጣም አስጊ ነው፣ ጥንካሬያቸው ወደ ሽብርተኛ ድርጅት ከፍ እያለ ነው ይላል። ሌላው በበርሸባ ከተማ የአውቶቡስ መናኸሪያ የሽብር ጥቃት ለማድረስ አረብ እስራኤላውያን አቅደውት የነበረው ሴራ ተቋርጧል። በዋና ከተማችን ኢየሩሳሌም ፍልስጤማውያንን ሲያገለግል የነበረው የብሪታንያ ቆንስላ ጽህፈት ቤት እንዲዘጋ እስራኤል ወስኗል። መዘጋቱም በጋዜጣው ዛሬ ተጽፏል ማለት ነው። ሌላው
በእስራኤል ፓርላማ የሚያገለግሉ አንዳንድ የፓርላማ አባላት የሚሰነዝሩት የሚያደርሱት ጥቃት

አሳፋሪ ነው። በሚገርም ሁኔታ ኦፊር ካሴፍ የሚባሉት የፓርላማ አባል በፖሊስ ላይ ጥቃት አድርሰዋል ከተባለ ከአራት ዓመት በኋላ በፖሊስ ላይ ጥቃት ማድረሳቸው ተረጋግጧል። እንግዲህ የፓርላማ አባል ሆኖ ህግ ማስከበር ያለበት የፓርላማ አባል ራሱ ግን በፖሊስ ላይ ጥቃት ሲያደርስ አስቸጋሪ ነው። እንግዲህ ግን ያም ሆነ የፓርላማ አባሉ ጥቃት ማድረሳቸው ተረጋግጧል ማለት ነው። ሌላው የጋዛ ሰርጥ ኗሪዎች መራባቸው አለመራባቸውን ሐማስ ራሱ ያምናል ይላል ማኮር ርሾን የሚባለው ጋዜጣ። በጋዛ ሰርጥ እንደሚታወቀው የተከበራችሁ አድማጮቻችን በርካታ ፍልስጤማውያን የሚኖሩበት ነው፣ ጦርነት ያለበት ነው። በጦርነቱ ምክንያት ሐማስ ባመጣባቸው የጦርነት ናዳ ምክንያት እስራኤል ወደዛ ውስጥ እየገባች በርካታ እንቅስቃሴዎችን ታደርጋለች። በዚህ የተነሳ ፍልስጤማውያን በዛ አካባቢ የሚኖሩ ተቸግረው ነው የሚኖሩ ይባላል። ግን ይሄ ጋዜጣው የሚለው ምንድን ነው? የጋዛ ሰርጥ ነዋሪዎች አለመራባቸውን ሐማስ ራሱ ያምናል ነው። ሌላው በሰሜን እስራኤል ጦርነቱ አሁን እየተደረገ ያለው ጦርነት ከመጋቢት ወዲህ ከተጀመረ ጀምሮ እስካሁን 41 ወታደሮች ህይወታቸውን ሲያጡ 4 ዜጎች ግን ህይወታቸውን አጥተዋል ይላል። የተከበራችሁ አድማጮቻችን የስልክ መስመራችን ለማስተካከል የሚደረገው ጥረት እንደቀጠለ ነው። ሙዚቃ ሰምተን እንመለሳለን።

0: የተከበራችሁ አድማጮቻችን፣ እናንተን ወደነዚህ ለማስገባት አድማጮችን ትግሉ እንደቀጠለ ነው። አሁን አቶ ሙሉ ቅጣውን ለማስገባት እየተሳካልን ነው። ጤና ይስጥልኝ አቶ ሙሉ ቅጣው፣ እንደምን አደሩ?
1: ጤና ይስጥልኝ። እንዴት አደራችሁ?
0: ሰላም ሰላም። እንዴት አደሩ? ለተፈጠረው የቴክኒክ ችግር በጣም ይቅርታ እንጠይቃለን። እዚህ ያለው እንዳለ የመስሪያ ቤቱ ስልኩም ዋትሳፑም አይሰራም። አሁን እንደምንም ብሎ ታግለው ለማድረግ እንዲሰራ ለማድረግ እየተሞከረ ነው። ለነበረው ይቅርታ እየጠየቅን ወደ ውይይት እናልፋለን። ሁሉ ሰላም ነው አቶ ሙሉቅጣው?
1: ሰላም ነኝ፣ ሰላም ነኝ። እናንተ እንዴት ናችሁ? እንዲሁም አድማጮቻችን። አዎ ሁኔታው እንትን ነው፣ አጋጣሚ ስለሆነ ነው።
0: አዎ ይመስለኛል፣ ያው የቴክኒክ ችግር አልፎ አልፎ ይፈጠራል። እንደው ውይይታችን እስኪ አሁን በሐማስና ተባባሪዎቹ እስራኤል ጥቃት ደርሶባት ጦርነት ውስጥ ካለች 3 ዓመት ተከብሯል። በዚህ ባሳለፍናቸው 2 ቀናት 3 ዓመት ተከብሯል ሳይሆን ተዘክሯል ወይም ታውሷል። እና በዚህ 3 ዓመት ጦርነት እስራኤል ወይም እስራኤላውያን የተማሩት የቀየሩት መቀየር ያለባቸው ነገር ምን ነበረ ወይስ ምን ቀይረዋል? አቶ ሙሉቅጣው።
1: አዎ ጥሩ ነው። በመጀመሪያ ደረጃ እድሉ ስለተሰጠኝ አመሰግናለሁ። እና እንግዲህ ሀገራችን ያው 3 ዓመት ነው በጦርነት ሁኔታ የነበረችው፣ አሁንም ያለችው ነው። እንግዲህ ይሄ በ10ኛው ቀን የደረሰብን ችግር በሀገራችን ሁኔታ በጣም በከፍተኛ ደረጃ ያልተጠበቀ፣ ህብረተሰባችን ያላወቀው፣ ምንም ያልጠበቅነው ሁኔታ ደርሶብን ብዙ ወገኖቻችንን አጠናል። ከዚያን ጊዜ ጀምሮ ያው በጦርነት ነው ልጆቻችን ወገኖቻችን ብዙ የመከላከያ ሰራዊት፣ የፖሊስ ሰራዊት፣ አጠቃላይ ህብረተሰቡ በብዙ ሁኔታ ነው ሲታገል እንትን ያለው። ወታደሮቻችን በብዙ ደረጃ አልቀውብናል። ነገር ግን ይሄ ቢሆንም አገር ከሌለ አንድም ሰው መኖር ስለማይቻል ለሀገር ነው ሁሉም የታገለው። ብሎም ግን ሁሉንም አረጋግጦ በሰባት አቅጣጫ የተነሱትን ጦርነት ድባቅ መጥቶ መከላከያ ሰራዊታችን፣ የአየር ኃይላችን፣ ህዝቡን በጎኑ በመሆን መንግስታችንም ጠንካራ በመሆኑ እዚህ ደረጃ ደርሰናል። ሀገራችን አሁን ወጠን በሰላም መግባት ችለናል። ማንኛውም የሚደረግብን ተጽዕኖዎችና ማንኛውም የሚደርስብን ነገሮችን ሁሉ ተከላክለን እዚህ ደረጃ ደርሰናል። እንኳን ሌላ አልፎ ተርፎ በተባበሩት መንግስታት በተለያየ ሁኔታዎች እስራኤል እንዲህ ናት፣ እስራኤል እንዲህ ናት፣ እስራኤል ሰው ገዳይ ናት፣ እስራኤል ጨፍጫፊ ናት እያሉ ያወግዛሉ። ግን ያን ሁሉ በመቋቋም ጠቅላይ ሚኒስትራችን ቀጥታ በመሄድ በማስረዳት ብዙ ነገሮችን ታግሎ እዚህ ደረጃ ደርሰናል። በእውነት ይሄ መንግስት ይሄ ጠቅላይ ሚኒስትራችን ባይኖር እኛ እስካሁን ድረስ ብዙ ተጋልጠን ከብዙም ያልጠበቅነው ደረጃ ሁሉ ይደርስብን ነበር። ነገር ግን ያ የመጀመሪያው ሳይጠበቅ ይታወቅ
0: አቶ ሙሉቅጣው፣ እንደውም የእሳቸው ድክመት ነው ይሄን ችግር ያመጣብን ብለው ደግሞ እሳቸውን የሚወቅሱ የሚተቹ አሉ ጠቅላይ ሚኒስትሩን።
1: አዎ በተለያየ ሁኔታ ይናገራሉ። ነገር ግን ዋናው ነገር ምንድን ነው? ገብቶ ስራው ላይ ሲገኝ ነው ያ ሰው በተጨባጭ ሁኔታ ሲሰራ ስራውን ያውቀዋል፣ ሁኔታውን ያውቀዋል፣ ችግሩን ያውቀዋል። ከውጭ ሆኖ መተቸትና ይህን አድርጓል፣ ይህ በጥበቃ ሁኔታ እንደዚህ አድርጓል፣ ሀገራችንን አስደፍሯል፣ መከላከያ ሰራዊት ወትዶ ነው ደህንነቶች ወትደው ነው ምናምን እየተባለ ትችት ይሰጣል። ነገር ግን ትችት ቢሰጥም አዎ የደረሰብን ነገር ምናልባት የእግዚአብሔርን ቁጣ ይሁን አይታወቅም፣ በእንዝላልነት ይሁንም አይታወቅም። ወገኖቻችን አልቀዋል ተጨፍጭፈናል ችግሩ ደርሶብናል ነገር ግን ከዚያ በኋላ ግን ትግሬ ያደረገው በተለያየ ሁኔታ በሰባት አቅጣጫ የተነሳው ሁኔታ ሁሉን ድባቅ ራሱን ዋኖችን መሪዎችን እየፈለገ በተለያየ ባሉበት ብዙ ሚና ተጫውቷል ይሄ መንግስት ስለዚህ ይሄ መንግስት በኔ በኩል በእውነት ጥሩ መንግስት ነው ባይኔ
0: እንዴው መንግስት እንደ መንግስት አው ደካማ ጎን አለው ጥሩ ጎን አለው አሁን እንዴው ከጥቅምት 7 ጥቃት ወዲህ በስለ እስራኤል የስለላ ተቋማትና ስለ መከላከያ ሰራዊቱ ምን ተማርነ ምን ተገነዘብነ አቶ ሙሉ ቅጣው
1: እንግዲህ የተማርነው በመጀመሪያው ደረጃ ጊዜ መቼም ትንሽ እስራኤሎች አንዳንዴ ሰው ይንቃሉ። ለምን ጠላት በየቦታው እስራኤልን ለማጥፋት ብዙ እንቅስቃሴ ያደርጋል ብዙ ነገሮችን ያደርጋል ነገር ግን እነሱ ቸለል ብለው በማየት ነገሮች ሁሉ እንደ ኢንፎርሜሽን እንደምንሰማው ይህ ችግር ሳይደርስ ሁኔታዎች ሁሉ አይ እንደዚህ ሆኖ የሚመጣ ችግር አለ ምናምን እየተባለ ሲነገር ነበር ይሉ ነበር እውነተኛ ምኑ ሐሰት ምኑ አናውቅም እንግዲህ እና እንደዚህ ሲባል ነገር ግን ይህን እያሉ ሲናገሩ አላፊዎች ቸለል እያሉ ተውት እያሉ ይናገራሉ ይሄ ምንድነው ቸለል ያሉት እውነት ከሆነ የመና ሁኔታ ነው እንጂ ችግሩን በእኛ ላይ አምጥቶ አያደርስም ማንስ አቅም ያለው አለ እኛ አግራችንንም ሆነ ማንንም መጠበቅ እንችላለን ተኛ ላይም ችግር የሚያደርሰው የለም ብለው ቸለል በማለት ያው ያ ሁኔታ ደረሰብን ማለት ነው ቀድመው ግን ምናልባት እንደተነገራቸው ነጥተው በጥሩ ሁኔታ ቢጠብቁ ኑሮ ወይም ላይ ደርስ ይችላል ነገር ግን እኔ ግን በእኔ በኩል ማየው የእግዚአብሔር ቁጣ ነው ምናልባት ከሱ የራቀበት ሁኔታ መቼም ሰው አንዳንድ ጥፋቶች ኖሩብናል የሱ ቁጣ ነው ብየ ነው ማምነው የመንግስት ችግር
0: የሱ ቁጣና ማለት የሀገሪቱን ደህንነት የሚጠብቁ አካላት ሐማስን ወይም ደግሞ እስራኤል ጠላቶች ደካማ ናቸው ብለው ስላሰቡ ነው እንጂ በባይንቁ ኑሮ ይሄ ችግር አይመጣም ነበር ነው የሱሳቸው የእርሱ አባባል አይደል?
1: አዎ።
0: ሌላው ደግሞ የአሁን ጥቅምት 7 ወዲህ የተከሰተውን ሁኔታ እንደዚህ ነገሩን አሁን በቅርቡ 19 ቀን የቀረው በሀገራዊ ምርጫ ይደረጋልና እኛ በርግጥ ይሄን ፓርቲ ምረጡ አትምረጡ አንልም እንትናችንም አይደለም ግን እንደው የፖለቲከኞች ምርጫ ሲደርስ የሚያደርጉትንም ማያደርጉትንም መጣው ቃል ይገባሉና እንደው መራጮች ከሌን ምረጡ ወይም አትምረጡ ሳይሆን ትክክለኛውን የፖለቲካ ሰው ወይም ለህዝብ የሚጨነቅ ሰው ለመምረጥ እንዴት ሊያውቁ ይችላሉ ምን በመጠየቅ ትክክለኛውን የፖለቲካ ፓርቲ ይሄ ነው ብለው ለመጠቆም ይችላሉ?
1: ጥሩ ነው አቶ ገብሬ። እንግዲህ ሰው እነዚህ የግራ ክንፍና የቀይ ክንፍ የምንላቸው ተከራካሪ ኃይሎች ፖለቲካ ፓርቲዎች አሁን አይደለም እናውቃቸው ቀደም ብለን ነው የምናውቃቸው እንግዲህ ህዝባችን የእስራኤል ህዝብ መኖር የሚችለው መጀመሪያ ሀገር ሲኖር ነው ሀገር ሳይኖር ነው መኖር የሚችለው ሀገር ሲኖር ነው መኖር የምንችለው ሀገር ከሌለ መበተናችን ነው ወይም መጥፋታችን ነው ስለዚህ ካሁን ቀደም እነዚህ በግራ ክንፍ ያሉ ሰዎች ሰንበትን ሁሉ እየወጡ በየሳምንቱ ሰላም ወይ ሰልፍ እያደረጉ ይህን መከራ ያመጡብን እነሱ ናቸው።
0: ግን መብታቸው እኮ ነው። በዚህ ሀገር አሁን ለምሳሌ ትራንትራ የሃሪዲ ማህበረሰብ ለምን ወጣቶቻችን ይታሰራሉ በፖሊስ ወደ ውትድርና ስላል ዘመቱ ብለው ሰላማዊ ሰልፍ አደረጉ። መብታቸው ነው ተባለ። ምንም ትችት ይቀርባል እንደማንኛውም ነገር ግን እነዛም እኮ መብታቸው ነው ለማለት ፈልጌ ነው።
1: አይደለም እነሱ ይህና ያ የሚገናኝ ነገር አይደለም ይኸውልህ አቶ ገብሬ
0: እሺ
1: ይሄኛው እኛ የሃይማኖት መሪዎች ነን በሃይማኖት ነው ምን ሄደው በጦርነት አናምንም ልጆቻችን በጦርነት ሄደው መቃጠል አይችሉም እኛ በእግዚአብሔር ነው እናምነው በጸሎት ነው እናምነው ይሄ አካሄዳቸው እነዚህ ለየት ያለ ነው እነዚህ አቆ ያገራችንን ምስጢር ሁሉ ያሳለፉ እየሰጡ ሳምንት በሳምንት ተቀላላ መንገድ እየተዘጋ ይሄ መንግስት ካልወረደ ይሄን ሰውዬ ለመጣል ይሄን ሰውዬ ይሄን መንግስት አውርዶ ለመጣል ብዙ ያልተደረገ ነገር የለም ይሄ ሁሉ ችግር የመጣ የሀገራችን ምስጢር እየወጣ ለውጪ ጥላቶች እየተሰጠ ብዙ ችግሮች ተተካሄደ በኋላ ነው ምስጢሩ ሁሉ ተተጋለጠ በኋላ ነው በሀገራችን ደህንነት ችግር የደረሰብን እና የነዚያና የነዚህ አንድ አይደለም አሁን ደግሞ በመርጫ የተለያዩ ፓርቲዎች መጥተው በግራ ክንፍ ሆነው እኛን ምረጡን እኛን አሸንፋለን ይሄን መንግስት የማያደርጉት ነገር የለም በከፍተኛው ፍርድ ቤት ሄደው ይከሳሉ የተለያየ ችግር አለብህ ይላሉ ብዙ ነገሮችን ነው ያን ሁሉ ተቋቁሞ በጦርነት ላይ አገራችን በጦርነት ወጣ ህዝባችን
0: አቶ ሙሉ ሚሉስ ነገራው ሁሉ እና ያለን በሚዲያ ግን አሁን እነሱ ያው የፖለቲካ ፓርቲ አቋቁሞ ያለው መንግስት ይውደቅ እኔ ሻላለሁ ማለት በዚህ ሀገር ፖለቲካ ምርሶ እንደሚያውቁት የተለመደ ነው ግን አሁን የፖለቲካ ቅስቀሳ ላይ የፖለቲካ ፕሮፖጋንዳ እየተደረገ ካምፔን ላይ ስላለን አንዳንዶች ሰውን የሚያስቆጣ ነገር ይናገራሉ አንዳንዶች ደግሞ ሰውን ሊያስፈራ የሚችል ነገር ይናገራሉ ሰው ተቆጥቶና ለምን እንደዚህ እንባላለን ብሎ ተቆጥቶና በደም እንደው በስሜት ወይም ደግሞ ፈርቶ እንዳይመርጥ በተረጋጋ ሁኔታ ይጠቅመኛል የሚለውን ፓርቲ እንዲመርጥ እሱ ለመራጮች ምን እንደው ምን ይመክራሉ ባልና ሁለት ደቂቃ ባሉን
1: አሁን እኔ መመክራው ለመራጮች አካል አገራችንም የዳነች የመንግስት ስላለ ነው አሁንም የህራ የእስራኤል ህዝብ ወኝ አይደለም ኑሮዬን ለሰው አሳልፌ ልስጥ አገሬን ለሰው አሳልፌ ልስጥ ካለ እነዚህን ተቃይሞ የሚያቀርቡትን ሰዎች መምረጥ ይችላል ለመኖር ግን በጥሩ ሁኔታ ለመኖር መብቱን አስከብሮ አገሩን አስጠብቆ በጥሩ ሁኔታ ለመኖር ግን ይሄ ያለው መንግስት ይሄ ተወዳዳሪ ያለው መንግስት ይሄ ካልተመረጠ አሁንም ነገ ከነገ ወዲያ ይበተናል ማለት ነው። በኃይል በጉልበት በማንገራገርና ይሄን አደርጋለሁ በማለት የሚሰራ ነገር የለም። ለምን ሰውም ደግሞ ይሄን ሰምቶ አይ እነዚህ ሰዎች በኃይል ይጠቀሙብናል ወይም በማንገራገር ይጠቀሙብናል ብሎ እነሱን ከመረጠ ህብረተሰቡ ሞኝ ነው። አገሩን አልወደደም አገሩን አላየም ማለት ነው። ስለዚህ የእስራኤል ህዝብ ጎበዝ ነው። ሁሉንም ያውቃል የደረሰበትንም ችግር ያውቃል አሁንም የሚመጣውን ችግርም ደግሞ አስቀድሞ የሚያውቅ በሳል ህዝብ ስለሆነ እኛ መምረጥ የሚገባን መንግስታችንን የቀይ ክንፉን ካልመረጠነ
0: አቶ ሙሉ ቁጣ ሁሉም የፈለገውን ይመረጥ ይጠቅመኛል እንደው እኛ አሁን ግንዛቤ ሰዎች ተታለው እንዳይመርጡ እንደው ቃል በሚገባው ሁሉም ቃል ይገባል የቀኙም የግራውም ቃል ይገባል ግን ሰፋ ያለ ነው ጥሩ ነው ያመጡት ሐሳብ መነጋገር እንችል ነበር ዘግይተን ስለጀመርን የቴክኒክ ችግር ኑሮብን ግዚያችን ተጠናቀቀ በሌላ ጊዜ እንቀጥለዋለን ስለነበረን ቆይታና ስለሰጡን ማብራሪያ ግን እጅግ አርገና መሰግናለን አቶ ሙሉ ቁጣው
1: እሺ ለወታደሮቻችን ዛሬ
0: የተከበራችሁ ማጥራቻችን ለቴክኒክ ባለሙያችን አቪያታር ሽሞኒ ምስጋና ይድረሰው አብራችሁ ቆየሁት ገብርኤል በየነ ነበርኩኝ ለተከሰተው የቴክኒክ ችግር ይቅርታን ጠይቃለን በያላችሁበት ሰላም ዋሉ።

0: ትና ክብራን አድማጮቻችን እንደምን አላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ተነስተልን ክብራትና ክብራን አድማጮቻችን እንደምን አላችሁ? ፍለቱ እንደ ብራን ዘመን አቆጣጣር ዮም ሽሼ ካፍሄት በትሽሬ ታፍሽን በዛይን እንደ አውሮፓውያን ዘመን አቆጣጣር ኦክቶበር 9/2026 እንደ ኢትዮጵያውያን ዘመን አቆጣጣር መስከረም 29/2019 ሲሆን የቴክኒክ ባለሙያችን ራሚ ፌሊክስ ነው። የስቱዲዮ ተረኛ አስተናጋጅ ገብርኤል በየነ ነኝ። ለሰዓቱ ያሉን ዝግጅቶች በቅድሚያ የሰዓቱ ዜና ይቀርባል። ከዜናው ቀጥሎ ስለ ወቅታዊ ጉዳዮችን ወያያለን። ሳምንታዊ ፕሮግራም እናቀርባለን። እንዲሁም እንደ ተለመደው ሳምንታዊ የኦሪት ክፍል ጊዜውን ጠብቆ ይቀርባል። ስርጭታችን እስኪጠናቀቅ አብራችሁን እንድትሆኑ በአክብሮት እየጋበዝን ወደ ዜናው እናልፋለን። በቅድሚያም አርዕስተ ዜናዎቹን እነሆ። መከላከያ ሰራዊቱ ባሳለፍናቸው 3 አመታት በመከላከያ ሰራዊቱ በተከሰቱ አደጋዎች 160 ወታደሮች ህይወታቸውን ማጣታቸውን አስታውቋል። በትራንትናው ለት የሐረሪ ማህበረሰቦች ያደረጉት ሰላማዊ ሰልፍ በግራ ክንፍ ሰዎች ገንዘብ የተደገፈ ነበር ሲሉ በሻስ ፓርቲ የሚገኙ ፖለቲከኞች ተቹ። የትራንስፖርት ሚኒስቴር ከተለያዩ ሀገራት ወደ እስራኤል የሚገቡ በረራዎች የበረራ አስተናጋጆቻቸውና የሰራተኞቻቸውን ዜግነት እንዲያጣሩ አዲስ መመሪያ አውጥቷል። አሜሪካ በኢራን ላይ 3 ቀን የሚወስድ ጠንከር ያለ ወታደራዊ ጥቃት ለማድረስ ማቀዷን ኒውዮርክ ታይምስ ይፋ አድርጓል የሚሉት ለሰዓቱ ታሉን ዜናዎች መካከል ዋና ዋናዎቹ ናቸው። ዝርዝር ዜናውን እንሆ። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ የሂዝባላን ኃይል ለማጥቃት ያደረገ ባለው እንቅስቃሴ በትራንትናው ለት አንድ ወታደራዊ መኪና ተገልብጦ ኤልያብ ኃይም የሚባል የ21 ዓመት ወታደር ህይወቱን ማጣቱ ተዘግቧል። 3 ተጨማሪ ወታደሮች በመኪናው መገልበጥ ምክንያት በጠና ቆስለው ለህክምና እርዳታ ወደ ሆስፒታል ተወስደዋል። ወታደራዊ ሐመር መኪና ተገልብጦ በህይወት ዋጋ የከፈለው የ21 ዓመት ወጣት የሃይፋ ከተማ ኗሪ መሆኑና ወታደራዊ መኮንን መሆኑ ተገልጿል። ኤልያብ ኃይም በመከላከያ ሰራዊቱ በመህንድስና ክፍል 7ኛ ብርጌድ ነበር ሲባል መከላከያ ሰራዊቱ የ3ቱን ወታደሮች በጠና መቁሰል ለቤተሰቦቻቸው ማሳወቁን ይፋ አድርጓል። በመከላከያ ሰራዊቱ የሚታዩ አደጋዎች የሰው ህይወት እየቀጠፉ በመምጣታቸው የተነሳ መከላከያ ሰራዊቱ አሳሳቢ ደረጃ ላይ እንደሚደርስ ተነግሯል። 2 ወታደሮች የቆሰሉ እንደሚባለው 2 ወታደሮች የቆሰሉት እንደሚባለው አደጋ ደርሶባቸው ሳይሆን በመሳሪያ ሲጫወቱ ነው ተብሏል። መከላከያ ሰራዊቱ የሚታዩ አደጋዎችን ለመግታት ባደረገው ማጣሪያ በትናንትናው ዕለት በደቡብ ሊባኖስ የቆሰሉ 2 ወታደሮች መመሪያ ጥሰው በሚቀጣጠሉ የጦር መሳሪያዎች በመንካታቸው የተነሳ መሆኑን ማጣሪያዎች አሳይተዋል። በመከላከያ ሰራዊቱ በሚከሰቱ አደጋዎች ባሳለፍናቸው 3 አመታት ብቻ 160 ወታደሮች ተገለዋል፣ ህይወታቸውን አጥተዋል። እንዲሁም የእስራኤል መከላከያ ሰራዊት በጋዛ ሰርጥ ያደረገ ባለው እንቅስቃሴ 2 ፍልስጤማውያን መገደላቸውን የፍልስጤማውያን ሚዲያዎች ዘግበዋል። በትራንትናው ዕለት በእስራኤል በተለያዩ ከተሞችና አካባቢዎች የሐረሪ ማህበረሰቦች ያደረጉትን ሰላማዊ ሰልፍ አንዳንድ የፖለቲካ ሰዎች የተለያዩ ፍላጎት ያሏቸው ሰዎች በገንዘብ ደግፈውታል ሲሉ ትችት ሰንዝረዋል። ከሻስ ፓርቲ የፓርላማ አባል ኡርኤል ቡሶ የሐረሪ ወጣቶችን በሚመለከት በዘመቻ ህጉ ዙሪያ ያለውን አለመግባባት ለመቅረፍ የምናደርገውን ትግል አንዳንዶች ለአክራሪ ሐረሪ ገንዘብ ድጋፍ በማድረግ መሰናክል እየሆኑ ነው በማለት ተናግረዋል። በእስራኤልም በውጭም ሀገር የሚኖሩ የግራ ክንፍ ሪዮት ዓለም ተከታዮች ለአክራሪ ሐረሪዎች ገንዘብ ይሰጣሉ በማለት ደፍረው ተናግረዋል። እንደሚታወቀው የዚህ ትችት መንስኤ ወደ ውትድርና አልዘምትም ያሉ የሐረሪ ወጣቶች ለምን በፖሊስ ቁጥጥር ስር ይሆናሉ በሚል ምክንያት ቁጥራቸው በርካታ የሆነ የሐረሪ ማህበረሰቦች ትናንት ምሽት በመዲናት እስራኤል በተለያዩ አካባቢዎች ሰላማዊ ሰልፍ በማካሄዳቸው የተነሳ ነው። በብኔ ባራክና በዋና ከተማችን ኢየሩሳሌም ጌሸራሜት ታሪም ተብሎ በሚጠራው አካባቢ የታዩ ሰላማዊ ሰልፎች፣ ግጭቶችና ትርምሶች የታዩባቸው ነበሩ። በዋናነት የትናንቱን ሰላማዊ ሰልፍ እንዳደረጉት የተነገረላቸው ሀፔሌጋ ኢየሩሳሌም የሚባሉት የሐሪዲ ክፍሎች ናቸው። በብኔ ባራክ አካባቢ ጎዳና ቁጥር 4 የሚባለውን ጎዳና በመዝጋታቸው ካሽከርካሪዎችና ፖሊሶች ጋር ሰላማዊ ሰልፍ ለማድረግ ከወጡ ሐሪዲዎች ጋር ወደ ግጭት ለመግባት ተቃርበው እንደነበር ተገልጿል። ምንም እንኳን አልፎ አልፎ ወደ ውትድርና አልዘምትም የሚሉ የሐሪዲ ወጣቶች ለምን በፖሊስ ቁጥጥር ስር ይሆናሉ ብለው በመቃወም የሐሪዲ ማህበረሰቦች ሰላማዊ ሰልፍ ማድረጋቸው የታወቀ ቢሆንም የትናንቱ ሰላማዊ ሰልፍ ዋነኛ መነሻ በዚህ ሳምንት በሞዲን ከተማ የሚኖርን የሐሪዲ ወጣት ወደ ውትድርና አልዘምትም በማለቱ በፖሊስ ቁጥጥር ስር በመሆኑ የተነሳ ነው ተብሏል። የእስራኤል የትራንስፖርት ሚኒስተር ከተለያዩ ሀገራት ወደ እስራኤል የሚገቡ በረራዎችን በሚመለከት አዳዲስ መመሪያዎችን ይፋ ማድረጉ ተዘግቧል። የትራንስፖርት ሚኒስተር አዲስ ያወጣቸው መመሪያዎች ከተለያዩ ሀገራት ወደ እስራኤል ለመግባት በረራ የሚያደርጉና የአየር ክልሏን የሚያቋርጡ በረራዎች ሁሉ በአውሮፕላኑ መስተንግዶና አገልግሎት ለሚሰጡ ሰራተኞችና አባሎች ዜግነታቸውን የማጣራትና የመመርመር ኃላፊነት የነሱ መሆኑን ያሳያል ተብሏል። አዲሱ መመሪያ የእስራኤል የበረራ ደህንነት ትናንት ሐሙስ ይፋ እንዳደረገው ካሁን በኋላ ከተለያዩ ሀገራት ወደ እስራኤልና የእስራኤልን የአየር ክልል የሚያቋርጡ የበረራ አገልግሎት ሰጭ ድርጅቶች በአውሮፕላኑ ውስጥ አገልግሎት የሚሰጡ ሰራተኞቻቸውን ዜግነት ማጣራትና መመርመር የነሱ ሆኗል ብሏል። እስራኤል እነዚህን የመሰሉ መመሪያዎች አውጥታ ተግባር ላይ እንዲውሉ ይፋ ያደረገችው ዳግም በፍላይ ዱባይ በረራ የተከሰተውን የሚመስል አስፈሪ ክስተት እንዳይታይ ለመግታት መሆኑ ተጠቅሷል። ኒውዮርክ ታይምስ የሚባለው ጋዜጣ አሜሪካ በኢራን ላይ 3 ቀን የሚወስድ ጠንከር ያለ ወታደራዊ ጥቃት ለማድረስ ፕሮግራም ቀርጻለች ሲል ይፋ አድርጓል። የጥቃቱ ሰለባ ለመሆን ከታቀዱ ቦታዎችና ተቋማት መካከል የሚሳኤል ክምችቶች፣ ሰው አልባ የሚበሩ ዘመናዊ የጦር መሳሪያዎችና የኢራን መከላከያ ሰራዊት ካምፖች ይገኙበታል ተብሏል። አሜሪካ ኢራንን ለማጥቃት ባቀደቻቸው የተለያዩ ጥቃቶች ተግባር ላይ እንዳይውሉ ባሳለፍናቸው የተወሰኑ ወራቶች ፕሬዚዳንት ዶናልድ ትራምፕ 5 ጊዜ ከልክለዋል ብለዋል ኒውዮርክ ታይምስ ጋዜጣ። ይህ በእንዲህ እንዳለ ሳውዲ አረቢያና ሁቲዎች እያደረጉት ባለው ጦርነት በመካከለኛው ምስራቅ የሚገኙ የአሜሪካ ዜጎች እንዳይጎዱ መጠንቀቅ እንዳለባቸው አሜሪካ አሳስባለች። የአሜሪካ የውጭ ጉዳይ ሚኒስተር ቢሮ ሁቲዎች ጦርነቱን በከፍተኛ ሁኔታ ባጭር ጊዜ ሊያባብሱት ስለሚችሉ ጥንቃቄ ማድረግ አለባችሁ ሲል ጠበቅ ያለ ማስጠንቀቂያ አውጥቷል ለዜጎቹ። ምንም እንኳ ኒውዮርክ ታይምስ ጋዜጣ በአሜሪካ ኢራንን በሶስት ቀን በከፍተኛ ጦርነት ለመቅጣት አቅዳለች ሲል ይፋ ቢያደርግም የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሀገራቸው ሊደረግ እየተአቀደ ያለውን አጋማሹን ምርጫ ሳያደርጉ በኢራን ላይ ጥቃት እንደማያደርሱ ተናግረዋል። ፕሬዚዳንቱ አክለውም ኢራን ኢኮኖሚያዊና ወታደራዊ አቅሟ በአሁኑ ሰዓት ተዳክሟል፣ የበለጠ እየተዳከመች እንድትሄድ የተጣሉባት ማዕቀቦች ሙሉ በሙሉ ይቀጥላሉ፣ መቼም ይሁን መቻሉ ፕሬዚዳንቱ ለኢራን የኒውክለር መሳሪያ እንዲኖራት አንፈቅድም ሲሉ፣ የአሜሪካ ውጭ ጉዳይ ሚኒስተር ቢሮ ደግሞ አልሃዳት ለሚባለው የሳውዲ አረቢያ ሚዲያ ዶናልድ ትራምፕ የአሜሪካ ፕሬዚዳንት ሆነው እስከሚኖሩበት ሰዓት ድረስ ሂዝባላ ተመልሶ እንዲያንሰራራ ፈጽሞ ድሉን አይሰጡትም፣ ማዕቀብ በመጣል ሂዝባላን እየጎዱ ሊባኖስንና የሊባኖስን መከላከያ ሰራዊት ያጠናክራሉ ብለዋል። ሳውዲ አረቢያ ከሁቲዎች በተሰነዘረ ጥቃት በሪያድ የሚገኘው ዓለም አቀፉ አውሮፕላን ጣቢያ መመታቱን ይፋ አድርጋለች። ጥቃቱን ሁቲዎች የሰነዘሩት ትናንት ሲሆን በተሰነዘረው ጥቃት 3 የሳውዲ አረቢያ ዜጎች ሲገደሉ 2 የሌላ ሀገር ዜጎች መቁሰላቸውን የአየር መንገዱ ባለስልጣን አስታውቋል። ይሁን እንጂ የአውሮፕላን ማረፊያ ጣቢያው የጥቃት ሰለባ መሆኑ ቢነገርለትም አገልግሎት ከመስጠት ግን አልተቆጠበም፣ አገልግሎት መስጠቱን ቀጥሏል ተብሏል። የተከበራችሁ አድማጮቻችን ለሰዓቱ የነበረን ዜና ይሄን ይመስል ነበር። አብራችሁን ስለሆናችሁ እናመሰግናለን። ስርጭታችን ይቀጥላል። አብራችሁን ሁኑ።

0: የተከበራችሁ አድማጮቻችን ወደ ውይይት እናልፋለን። ውይይታችን የምናደርገው ከሚካኤል ብርሃኔ ጋ ነው። እሱም በስልክ መስመራችን ይገኛል። ሚካኤል እንደምን አረፈድክ?
1: እንደምን አረፈድክ? እንደምናችሁ ሁላችሁም?
0: ሁሉ ሰላም ነው። በአንተ አካባቢ እንዴት ነው?
1: እኛ ደህና ነን እግዚአብሔር ይመስገን። እኛ በእኛ አካባቢ ሰላም ነው። ሁሉም ሰላም ነው።
0: መልካም ሚካኤል፣ አሁን አንተና እኔ ወደ ከባህር ማዶ በመሻገር በኢትዮጵያ በተለይ በሰሜኑ ክፍል ሰሞኑን ከፍተኛ ጦርነት እንዳለ ይነገራል፣ እየታየም ነው በሚዲያ። ይሄ ጦርነት ማንና ማን ነው እየተወጉ ያሉት? ጦርነቱንስ እንዴት ተከፈተ? ማን ነው የከፈተው የሚሉ ብዙ ሰዎች ስላሉ በዚህን ጀምር እስኪ።
1: አዎ እንግዲህ ወደዚህ ወደ ጦርነቱ ከመሄዳችን በፊት እንደው ያለውን ሁኔታ እንዲያውን ጊዜያዊ ሁኔታውን ከመጀመሪያ እንትን ብንለው ደስ ይለኛል። እንግዲህ አሁን ኢትዮጵያ ያለችበት ሁኔታ በጣም የተወሳሰበ ነው። ውስብስብ አካባቢ ነው ያለችው እና በአዲስ መንግስት እና በአዲስ ጦርነት ስጋት ላይ ነው ያለችው ሀገሪቱ። እንግዲህ እንደምታውቀው ባለፈው ሰኔ አካባቢ ምርጫ ተደርጎ ነበረ። እንግዲህ በምርጫው አማካኝነት እንግዲህ ያው ያለው ፓርቲ የገዢ ፓርቲ 438 መቀመጫዎችን በማግኘት በዚህ ሳምንት መንግስት መስርቷል፣ ካቢኔዎችን ማቋቋሟል እና ያለው ሁኔታ እዚህ ላይ ነው። ነገር ግን ቅድምን ባርስቱን እንዳልኩህ አገሪቱ የምትገኝበት ሁኔታ በጣም ውስብስብ አካባቢ ያለችው እና አዲስ መንግስት በዚህ ወን አዲስ መንግስት ይቋቋማል። በሌላ በኩል ግን ያው በጦርነት በጣም በከፋ ጦርነት ላይ ነው ያለችው። እንግዲህ በእውነት ብናገር አገሪቱ ያለችው ጦርነቷም አልተጀመረም፣ 8 ዓመቱ ነው። እንግዲህ 8 ዓመት ሙሉ በጦርነት ያለች ሀገር ናት እና አዲሱ ጠቅላይ ሚኒስትር ስልጣን ላይ ከያዙ ጀምሮ አገሪቱ ያለችበት ሁኔታ እንግዲህ ሁላችን የምናውቀው ነው እና አሁን እንደምታውቀው እሳቸው ስልጣን ያዙ። እሳቸው ስልጣን እንደያዙ ኢህአዴግን የ27 ዓመቱን ኢህአዴግና የወያኔን ስርዓትን አስወግደው እንግዲህ ያው በሰላማዊ መንገድ ተወግዶ እሳቸው ስልጣን ያዙ። እሳቸውም እንግዲህ ያው ሙሴ መጣ አሻግራቸዋለሁ እያሉ መናገራቸውን ቀጠሉ። ነገር ግን ያው ቀን ቀን ላይ በአዋጅ ላይ የሚናገሩት በጎ በጎ ነገር ነው፣ ግን በጓዳ የሚሰሩት ነገር ግን አገሪቱ ያለችበት ሁኔታ ያሳያል። እና ያው እንደምታውቀው የእሳቸው በስልጣን በያዙ አመት እንኳ አልሆነም፣ ያው ከትግራይ ኃይሎች ጋር ጦርነት ተከፈተ። ያ ጦርነት ያው ብዙ ውድመትን አገኘ። የትግራይ ያልታደለው የትግራይ ህዝብም ያው ገፈቱን ቀመጸ። ያን ጦርነት ለማስቆም ያው በፕሪቶሪያ ስምምነት መሰረት ስምምነት ተደረገ ተባለ። ነገር ግን ስምምነቱ በደንብ አልተገበረም። እንደው ሁኔታውን በደንብ የሰላም ስምምነቱን አልተገበሩትም። ሁለቱም ወገኖች የሰላም ስምምነቱን አልተገበሩትም እና በዚህ የተነሳ ያው ከትግራይ ጋር የነበረው ሁኔታ እንዴት ነው
0: የሰላም ስምምነቱ ያልተተገበረው? ማን ተጎዳ ሆኖ ወይስ ማን ይሄን የሰላም ስምምነት ወደ ብልጠት ወስዶት?
1: መሰረት እያንዳንዱ እንደምታውቀው በሰላም ስምምነቱ መሰረት እያንዳንዱ ወገን ማከናወን የሚገባው ነገር አለ። በትግራይ በኩል ያው ያለውን የትግራይ ኃይሎችን ትጥቅ ማስፈታት፣ ወደ ሰላም መመለስ፣ ካለው ከኢትዮጵያ መንግስት ጋር እንደው የእርቅ ስምምነት የይቅርታ ስምምነት ማውረድ በሚል ተሞከረ። ያ ሙከራ ግን ያው በአንድ በኩል የትግራይ ኃይሎች ሙሉ በሙሉ ትጥቃቸውን አልፈቱም። ያው እያንዳንዳቸው እንዴት ነው ሙሉ በሙሉ በሙሉ ልብነት ወደ ሰላም ስምምነቱ አልገቡም። የኢትዮጵያ መንግስትም ቢሆን የተፈራውን ነገር አላደረገም። ትግራይ ያው እንዴት ነው እንደ እንጀራ ልጅ ተጥላን ያለችው። ምንም አይነት በጀትም አልተመደበም። ምንም አይነት እንዲያው የረባ ነገርም እንዴት ነው ትግራይን እንደ የውጭ አካል አድርገው የማየት ሁኔታ ነበር እና ጊዜያዊ መንግስት ይባል እንዴት ነው የስሙላ ጊዜያዊ መንግስት ተመሰረተ። ያ ጊዜያዊ መንግስት ደግሞ ምንም አይነት የረባ ነገር አልሰራም። ከዚያ ውጭ ያው በእነሱ መካከልም ደግሞ በዚህ የተነሳ በዚያው በትግራይ ኃይሎች መካከልም ቅራኔዎች ተፈጠሩ። ግማሾችም ያው ወደ መንግስት ተመለሱ፣ ግማሾችም ያው ትግራይ ነበሩ። ሁኔታው በዚህ መሃል ላይ ያለ እንግዲህ ሁኔታው ተካረረ። እዚህ የትግራይ ኃይሎች ከሁለት ተከፍለው እንዳልኩ ግማሾቹ ከአብይ አህመድ ጋር ጠቅላይ ሚኒስትሩ ጋር መስራት ጀመሩ። ሌሎቹ ያው ለመስራት አልፈለጉም። ያም ደግሞ እንግዲህ የራሳቸው እንትን አላቸው። ምክንያቱም ትግራይ አሁንም እንደማንኛውም የኢትዮጵያ ክፍል በእኩልነት አለመታየቷ ሁኔታ አሰጋቸው። እዚያ ላይ እንግዲህ ነገሩ የተካረረ መጣና በሌላ በኩል ያው እንግዲህ ከጦርነቱ በኋላ ከትግራይ ጦርነት በኋላ የኢትዮጵያ መንግስት ወደ አማራ ክልል ነው ደግሞ የሄደው እና አማራ ክልልም ያው የምታየው ያው እንግዲህ ወደ 3 አመት 4 አመት አካባቢ ነው እንግዲህ ሚልካን ጦርነቱ የሚካሄደው። የፋኖን ትጥቅ አስፈታለሁ በሚል የአማራን ኃይሎች ትጥቅ አስፈታለሁ በሚል ገባ። ነገር ግን ያም አልተሳካም። ፋኖም ያው እንግዲህ በ2018 ጦርነት ከመንግስቱ ጋር ሆኖ የትግራይ ኃይሎች ጋር ሲዋጋ ነበር። አሁን ግን የሚገርም ነገር የተገላቢጦሽ ሆኖም ፋኖ እና የትግራይ ኃይሎች ፒኤልኤፍ ጥምረት ፈጥረው አሁን ላይ ባለፈው ወር አካባቢ ጥምረት ፈጠሩ። የትግራይ ኃይሎች የኦሮሞ ነጻነት
0: ወደ 7 ድርጅቶች ሆኖ በአንድ ላይ ሆነው ትብብር ለህልውና የሚል እንትን ሰጥቷል፣ መግለጫ ሰጥቷል። አሁን ጊዜያችን አጭር ስለሆነ ሚካኤል ጥሩ ነው ትንታኔ፣ ግን እንደው ያለንን ጊዜ ለመጠቀም ያክል ጦርነት ተከፍቷል፣ ጦርነት ላይ ናቸው። ጦርነት ሁሉንም ይጎዳል። ግን አሁን በትግራይ በኩል ባሉት ታጣቂዎችም ያልሆኑ በዚህ በመንግስቱ ያልታቀፉ እንደው በራሪ ጥይት የሚመታቸው ንጹሃን ዜጎች እንደው ጥላ የሚጠልላቸው አለ ወይ? አሁን በዚህ ሰዓት
1: ይሄ ነው አሁን የጦርነቱ ክፋት ይሄ ነው። እንደምታውቀው እንግዲህ የትግራይ ህዝብ ያልታደለው የትግራይ ህዝብ እና የአማራ ህዝብ በ27ቱ ኢህአዴግ አስተዳደርም ቢሆን የረባ ነገርም አላገኘም። አሁንም ደግሞ ያው በጦርነት ላይ ነው ያለው እና የትግራይ እናት የትግራይ ገበሬ የአማራ ገበሬ የአማራ እናት በስቃይ ነው ያሉት እና የሚጎዳው አሁንም ሰላማዊ ህዝብ ነው እየተጎዳ ያለው አንደኛ። ሁለተኛ ደግሞ ሁኔታው ደግሞ ቀጠናዊ ችግርም ይፈጥራን እየተባለ ያስሰጋን እና ምልህ እንዴት ነው አሁን በጣም ውስብስብ ነው። የኢትዮጵያ መንግስት አሁን ያለው የኢትዮጵያ መንግስት ራሱ ከእርስ በርስ ጦርነት አልፎ ከጎረቤት ሀገራትም ጋር ያለው ሁኔታ በጣም እየተካረረ ነው። በተለይ አሁን ከኤርትራ ጋር ያለው ስልጣን በያዙ በስድስት ወርም 7 ወርም አልሞላቸው ከኤርትራ ጋር ሰላም መሰረቱ። በዚህ የተነሳ የሰላም መገዝሸት ተሸላሚ ነበሩት ጠቅላይ ሚኒስትሩ። አሁን ግን የሚገርም ነገር ከኤርትራ ጋር ዲፕሎማሲያዊ ግንኙነቱ ተቋርጧል። የኤርትራ ኃይሎች በሰሜን በኩል ወደ ትግራይ ገብተዋል የሚባል ዜና እየተሰማ ነው፣ ግን የማረጋገጫ አልተገኘለትም። በሌላ በኩል ደግሞ በሱዳን ጋር ያለው ግጭትም ያው ምልክ የለሰለሰ ግጭትም ቢሆን ሁኔታው እየተካረረ ነው። ምክንያቱም እየተካሰሱ ነው ያሉት የሱዳን ያው በእርስ በርስ ጦርነት ያው የምታውቀው ወደ 3 አመቷ ነው እና የሱዳንን የፈጥኖ ደራሽ ኃይሎችን ትደግፋለች በሚል ሱዳን ኢትዮጵያን ትከሳለች። በጣም ውስብስብ የሆነ ሁኔታ ነው ያለችው ሀገሪቱ። በጣም
0: እንደው ኤርትራን ካነሳ ሀይቅር ሚካኤል፣ አሁንም ከዛሬ በፊት ኢትዮጵያና ኤርትራ የነበራቸውን ጦርነት እናስታውሳለን። እነ ጠቅላይ ሚኒስተር መለስ ዜናዊ በነበሩበት ጊዜ አሁንም ተመልሰው ወደ ጦርነት ሁለቱ ሀገራት የሚገቡበት ሁኔታ ሊኖር ይችላል።
1: አዎ ምልህ እንዴት ነው በጣም ይሄ ዋናው ኃላፊነቱ የኢትዮጵያ መንግስት ኃላፊነት ነው ምልህ። አዎ የባህር በር የለውም ኢትዮጵያ እንደምታውቀው የባህር በር የላትም። ግን የባህር በር በጉልበት አስመልሳለሁ በሚል ዛቻ ከኤርትራ ጋር ያለውን ወዳጅነት እያጠለሸው መጣ እና እንዴት ነው ዲፕሎማሲው በጣም የተወሳሰበ ደካማ ዲፕሎማሲ ነው የሚያራምዱት እንዲያው በጣም በሚያሳዝን ሁኔታ። ከዚያኛውም ከሀገር ውስጥ የሀገር ውስጥ ጦርነት እያለ ከጎረቤት ሀገራት ጋርም ያለው ሁኔታ በጣም እየከፋ የመጣበት ሁኔታ ነው ያለው እና ሀገሪቱ አለመታደል ሆኖ በጣም በመጥፎ ሁኔታ ነው ያለችው። አሁን በመጥፎ ሁኔታ ነው ያለው የውስጥ ጦርነትም የአካባቢውም ቀጠናዊ ችግሩም በጣም ፋፋን እየተባለ ይጠበቀ ነው ያለው እና
0: አንድ ጦርነቱ እንደተጀመረ እንግዲህ አሁን የተወሰነ ሆኗል የተወሰነ ቀን አልፋልና በተጀመረ በተወሰኑ ቀናት የምን የሚል ዜና ተሰምቶ ነበር የኢትዮጵያ መከላከያ ሰራዊት ትግራይን ተቆጣጣረ ምን ማለት ነው የኢትዮጵያ ምን የሚሰጠው አንድምታ በጣም ትግራይ የኢትዮጵያ ክልል እንዳልሆነች የሆነ አንድምታ ይሰጣል ለመነጋገሪያ ነበር ይሄ ነገር
1: በጣም ይሄ ነው በጣም እንደው አንዳንዴ የሚያሳዝነው ነገር እንደው ሌላ ሀገር የኢትዮጵያ መንግስት እንግዲህ የኢትዮጵያ መንግስት ይያል ነገር ሌላ ግዛት ሌላ ሀገር ውስጥ ገብቶ እንደተቋጠረ ሁሉ የገዛ ግዛቱን የገዛ ክልሉን ያንተ ተቋጥረት ተብሎ እንደሌላ ነገር
0: ለምሳሌ ሚረብሹትን አሁን መንግስት ረበሹኝ ብሎ ሚፈረጃቸውን ሰዎች ከአካባቢው አስወጣ አራቀ ቢሆን ይንቀበል ነበር ማለት እንደዛ አይነት ቢሆን ቃላቱ ግን ትግራይን ተቆጣጣረ ማለት ትግራይ ማንንም ሲፈነጭባት የነበረች ሀገር ናት ወይ ለትግራይ ህዝብ ደህንነቱን የሚያስጠብቀው ሰራዊት ተዛካቢ አልነበረም ወይ ተቆጣጣሯት ማለት ሌላ ሀገር እንደተሻገረ ነው ጅቡቲ እንደ በቃ ሌላ ሀገር እንደገባ ለምን ነው የሚመስል የሚሉ ሰዎች ነበሩ የሚተቹት ይሄን ሁኔታ
1: ይሄ እኮ ነው የሚያሳዝነው በጣም እኮ እንደው ነገሩም የሚገርመው እዚህ ላይ ነውና የገዛ ክልል የገዛ ያንድ ሀገር ክፍል ሆነችውን ትግራይን ልክ እንደው ዘሎ ሌላ ሀገር እንደተቋጠረ ሁሉ ትግራይን ተቋጠረው ይተባል ይወራል ይሄ የሚያሳዝነው ሁኔታ ነው ያለውን የሀገሪቱን የፖለቲካ ስነምህዳር እንዲሁ አለመገንዘብ የመንግስቱን ደካማነት የሚያሳይ ነው ምልህ እንዲ የሚያሳዝን ነው
0: ግን ሚካኤል አንድ ነገር ግልጽ እናድር በዚህ በአማራ ክልል ያለውን ሰላም እጦት እናቃለን በትግራይ ክልል ያለውን ይሄን ግጭቱን በጣም ያስጠላውን ነገር እናቃለን በሌላ በኩል አሁን ቅርብ ምርጫ ተደርጎ ይሄ መንግስት በአብላጫ ድምጽ ተመርጦ መንግስታውን መስርቶ ያሳየነ ነውና ሁለቱ የሚጣጣሙ ነገሮች ሰላም የሌለበት ሀገር መንግስቱ ግን ተቀባይነት ያለው እንዴት ነው ሊሆን የሚችል
1: ይሄን እንቆቅልሽ ታስቂ ፓራዶክሱ እዚህ ላይ ነው እንዴ እንደነገርኩ በሰኔ ወር በተደረገው ምርጫ ትግራይን ያለ አንድ ትልቅ ክልል አልሳተፈም አማራ አካባቢ ግማሽ በግማሽ አልተሳተፈም ደቡብ ኦሮሚያ አካባቢም እንደዚሁ ግማሽ በግማሽ አልተሳተፈም በጦርነቱ ምክንያት እና እንዴት ነው ከ130-140 ሚሊዮን እንዴት ነው መራጮች ውስጥ ህዝብ ያላት ሀገር ውስጥ 50 ሚሊዮን ብቻ እንዴት ነው አንድ ሶስተኛው ብቻ ለምርጫ ተሳትፎ ይሄን ፓርላማ ተቋጠር ነው የሚል ያው ህገ መንግስቱም እንዴት ነው እንትን ሊያጸድቅላቸው ይችላል ግን ስታዩ ነገሩ በጣም ያሳዝናል
0: አሁን ይሄ ጦርነት አሁን ያያየነ ያለው ጦርነት በትግራይ አካባቢ ወደዚህ ነው ይሰፋል ተብሎ የሚታሰበው ቀጠናው ግጭት ከሱዳን ጋር ከኤርትራ ጋር እንደው አሁን ያሉት ደግሞ እነዚህ ሰባት ድርጅቶች እየቀጠሉ ከመጡ እንዴት ነው ወደዚህ ነው ሊሰፋ የሚችለው ወደዚህ ነው ልቂቱ አሁን የማንፈልገው የማይፈልገው ልቂቱ ወደዚህ ነው ተለጥጦ ሊመጣ የሚችል ሚካኤል
1: አዎ ምን አሁን ዋናው ስጋቱ ቀጠናዊ ችግር ይፈጥራል በተለይ የኤርትራ ቀጥተኛ ጦርነት ከጀመረች ከኢትዮጵያ ጋር እንዴት ነው በይፋው የሆነ ከጀመረች ቀጠናዊ ችግሩ ሊሰፋ ይችላል ሱዳንም ያው ማለ አሁንም ውዝግብ ላይ ናቸው ባለፈው የጠቅላይ ሚኒስትሩን አማካሪ ወደ ሱዳን ለመላክ እንዴት ነው ድርድር ምናምን እናደርግ በሚል ለመላክ ሞክረው ነበር የሱዳን መንግስት ግን ቪዛ አልሰጣቸውም እና ሁኔታው በጣም እየከፋ ነው ያለው በሌላ በኩል ደግሞ ያው እነዚህ ሰባት ምሮች እያደረጉት ያሉት ጦርነት በጣም እየከፋ ነው ኢቭን አዲስ አበባ ላይ ብዙ ጉዳቶች ድሮን የጦር አዛዦች ማዕከል ተመቷን እዚያ ደግሞ በድሬዳዋ አካባቢ ተመቷን ብዙ አካባቢዎች ራሱ አዲስ አበባ ውስጥ የሚገነቡትን አዲስ እንትን ቤተ መንግስት በትላንትና በተቆጥ እንትን ተመቷን ይባል ወይ አለ በሌላ በኩል ደግሞ የአሜሪካ የሚገኘው የአሜሪካ ኤምባሲ ያወጣው መግለጫ እንዴት ነው አሁንም አዲስ አበባ በሩቅ በተቆጥ ነገር ልትደበደብ ስለምትችል ለዜጎቹ ተጠንቀቁ የሚል ነገር አወጣ መግለጫ አወጣና ሁኔታው በጣም
0: እንደው ነገሩ ቀጠናዊ እንዳይሆን ቀጠናዊ ከሆነ ከቁጥጥር ውጭ እንዳይሆን የሌላ ሀገር መንግስታት የሚያሰሙት ነገር አለ ጣልቃ የሚገቡት ነገር አለ ሚካኤል
1: አዎ ማለት የአውሮፓ ህብረትም ባለፈው ያወጣው መግለጫ ወደ ሰላም ድርድር እንዲመጡ ነው የሚለው አሜሪካም የምታደርገው ጥረት ይሄ ነው ወደ ሰላም ድርድር በመጣቸው ሁኔታውን በንግግር ይፈታ የሚል ነው ያለው ሁኔታው ከያቱም ነገሩ እንዳይከፋ እና ከኤርትራ ጋር ያለው ሁኔታ ግን በጣም የተወሳሰበ ነው አሁን የኤርትራው ፕሬዚደንት ወደ ግብጽ ሄደው ከግብጽ መሪዎች ጋር ተነጋግረዋን ባለፈው ሁኔታው በጣም የሚያሰጋ ነው እና አሁንም ቀጣዩ ከሱዳን ጋር ያለው ከኤርትራ ጋር ያለው ከሶማሊያ ጋርም እንደዚሁ በእንትን ላይ ናቸው። በዛይ በሶማሊላንድ የተነሳ ለሶማሊላንድ እውቅና ሰጣን በሚል የኢትዮጵያ መንግስት ጋር ተቃቅረዋል እና አሁን ሁኔታው አገሪቱ ያለችበት በጣም በጣም በውስጥም ጦርነት የእርስ በርስ ጦርነት በውጭም ከጎረቤቶች ጋር ያለው እንግዲህ ዲፕሎማሲያዊ ሁኔታ በጣም በጣም የተወሳሰበ ነው ያለችው እና እንግዲህ የሀገሬ ሰው እግዚአብሔር ይሁነን ነው የሚለው እና እግዚአብሔር ለኢትዮጵያ እግዚአብሔር እንግዲህ ሰላሙን ያምጣ ነው የምንለው። ሁኔታው በሚያሳዝን ሁኔታ ነው ያለው እና ይኸው እንዳልከው አገሪቱ አዲስ መንግስት ተመስርቷል፣ ሚኒስትሮች ተሹመዋል። እንዴት ነው ስታይ ነገሩ ሁሉ እንደው በጣም የገረመኝ አሁን በዚህ በሚኒስትሮች ሹመት ላይ የሰላም ሚኒስትር የነበረ ሰው አሁን ላይ የመከላከያ ሚኒስትር ተደርጎ ተሾመና ምንድን ነው የሚያሳየው? እንዴ በጣም ይገርም ነው እና ምንድን ነው የሚያሳየው?
0: ነገሩ እንትን ነው ሚካኤል፣ ካለን ጊዜ አንጻር ነው። በሌላ ቀን እናወራበታለን። ጦርነቱ ቢያልቅና ሌላ ብናወራ ደስ ይለኛል።
1: ያለን ይሄ ነው። እኛ የምንፈልገው ስለ ሰላም ብናወራ ነው።
0: መልካም።
1: ሁኔታው በጣም ውስብስብ ነው። ይሄ እዚህ ደረጃ ነው ያለችው።
0: ሚካኤል ብርሃኔ ለሰጠን ሰፋ ያለ ማብራሪያ እጅግ አድርገን እናመሰግናለን። ሻባት ሻሎም።
1: ሻባት ሻሎም።

ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን ሰነበታችሁልን? ይህ ታሪክና እሴቶችን የምናቀርብበት ዝግጅታችን ነው። በዛሬው ፕሮግራማችን ህዝበ እስራኤል ከባቢሎን ምርኮ ከተመለሰ በኋላ መሰውያውን እንዳቆሙ ሁለተኛውን ቤተ መቅደስ እንደገነቡና በሃይማኖት መሪዎቻቸው አማካኝነት በንስሐ እንደተመለሱ ባለፈው ፕሮግራማችን ተመልክተናል። ከዚያስ በይሁዳ ምድር ማን ይገዛ ነበር? የእብራውያኑ አንዷን ወርስ እንዴት ቀጠለ? በዛሬው ፕሮግራማችን እንመለከተዋለን።

ከባቢሎን ምርኮ በኋላ እስራኤላውያን ወደ ይሁዳ ምድር ሲመለሱ ሙሉ ነጻ መንግስት አልመሰረቱ። በታሪክ እንደሚታወቀው በዚያን ጊዜ ይሁዳ ዘመኑ ባስነሳቸው በተለያዩ ታላላቅ ኃይሎች ስር ወድቃ ነበር። የባቢሎን ንጉስ ዳግማዊ ናቡከደነጾርን አሸንፎ ይሁዳውያንን ወደ ኢየሩሳሌም እንዲመለሱና መቅደሱን እንደገና እንዲ

የመራ ነበር። ኢያሱ ካህን ሲሆን ከዘሩባቤል ጋር ሆኖ ህዝቡንና የቤተ መቅደሱን ግንባታ ይመራ ነበር። እዝራ ካህንና ህግ ጸሐፊ የነበረ ሲሆን ህዝቡ ከምርኮ መልስ ኢየሩሳሌም ከገባ በኋላ ህገ ሙሴን በማስተማር ከፍተኛ ድርሻ ነበረው። ነህምያ በፋርሱ ንጉስ የተሾመ ሲሆን ከምርኮ መልስ የኢየሩሳሌምን ቅጥር አሰርቷል። ህዝቡንም በማደራጀት ጉልህ ሚና እንደነበረው ታሪክ ያስረዳል። ነብዩ ሀጌና ነብዩ ዘካርያስ ያከባቢው ኗሪዎች ለኛም ይገባናል በማለትና ተቃውሞ በማንሳት አስቆመውት የነበረውን የቤተ መቅደሱን ግንባታ ስራ እንደገና ህዝቡን በማነቃቃት ያስቀጠሉ ናቸው። የሁለተኛው ቤተ መቅደስ ግንባታ በ516 ዓመተ ዓለም አከባቢ እንደተጠናቀቀ ይነገራል። ከሁለተኛው ቤተ መቅደስ መገንባት በኋላ የእስራኤል ህዝብ ኑሮ በአጠቃላይ በእርሻ፣ በንግድ፣ ቤተሰብ በመመስረትና በማስተዳደር፣ በሃይማኖታዊ ስርዓትና በውጭ ሀገራት ግንኙነት የተመሰረተ ነበር።

ከፋርሱ ንጉስ ቂሮስ በኋላ የይሁዳን ግዛት የተቆጣጠረው የግሪክ መንግስት ነበር። ከዚያም በ332 ዓመተ ዓለም አካባቢ ታላቁ እስክንድር በፋርስ ላይ ድል አድርጎ ንጉስ ቂሮስን አሸነፈና ይሁዳን በግሪክ ግዛት ቁጥጥር አደረገ። ከተወሰኑ ዓመታት በኋላ እስክንድር ሲሞት ያካባቢው ሀገራት የእስክንድር ጄኔራሎች በነበሩት ቶሎማይና ሴሉሲድ ተከፋፈሉ። ኢየሩሳሌምና አካባቢዋም በእነዚህ ጄኔራሎች ግዛት ወድቃ ነበር። በሴሉሲድ መንግስት ላይ የገዛው አንጾቂዮስ አራተኛ ከ175 እስከ 164 ዓመተ ዓለም ነገሰ። በ167 ዓመተ ዓለም አካባቢ በኢየሩሳሌም በይሁዳውያን እምነት ላይ ከባድ ውሳኔዎችን ተግባራዊ እንዲሆኑ አደረገ። ይኸውም በይሁዳውያን አምልኮ ፋንታ በቤተ መቅደሱ ውስጥ ሌላ አምልኮ እንዲካሄድ በማድረግ ቤተ መቅደሱ ረከሰ። የይሁዳውያን የሃይማኖት ሕግጋትን በመሻር ሰንበት እንዳይከበር ቅዱሳት መጻሕፍትና ሌሎች የሃይማኖት ልማዶች ላይም እገዳ ጣለ። ይሁዳውያን በሀገራቸው ላይ የአምልኮ ስርዓት እንዳያካሂዱ በወራሪ ንጉስ ተከለከሉ። የሴሎሲድ መንግስት የግሪክን ባህልና ሃይማኖት በኢየሩሳሌም እንዲስፋፋ አደረገ። ይህ ዘመን በይሁዳውያን ላይ ከባድ ስቃይ መከራ የተከሰተበት ወቅት ነበር።

ድርጊቱም በይሁዳውያን ላይ ከባድ ቁጣን አስነሳ። የካህኑ ማቲያስ ወይም ማታቲያው ልጆችም አመጹ። ከካህኑ ልጆች መካከል ይሁዳ መካቢ በጣም የሚታወቅና አመጹን የመራ ነበር። መካቢያኑ ባካሄዱት ከባድ ትግል በ164 ዓመተ ዓለም ኢየሩሳሌምን ያዙና በቤተ መቅደሱ ላይ የማንጻት ሥራን ሰርተው እንደገና ለይሁዳውያን አምልኮ አዘጋጁት።

በእስራኤል ለስምንት ቀናት ያክል መብራት እያበራ በየአመቱ የሚያስበውና የሚያከብረው ከትውልድ ወደ ትውልድ የሚተላለፈው የሃኑካ በዓል መነሻ ታሪክ ነው። ስለሆነም የሃኑካ በዓል የቤተ መቅደሱን እንደገና መቀደስ ያስታውሳል። ከሃኑካ በዓል ጋር ተያይዞ የዘይቱ ተአምር ይነሳል። ለአንድ ቀን ብቻ የሚያበራ ዘይት እንደተገኘና ለአንድ ቀን የተለኮሰው ዘይት ለስምንት ቀናት እንዳበራ በታልሙድ እንደተጻፈ ይታወቃል። በዚህ ምክንያት የሃኑካ በዓል ምሽት ላይ

በይሁዳ ሐመካዊ መሪነት የካህኑ ማታቲያው ልጆች ከሴሉሲድ መንግስት ጋር ያካሄዱት አመጽ በድል ከተጠናቀቀ በኋላ የሐሽሙናይም ስርዓተ መንግስት ተመሰረተ። ሐሽሙናይም የሚለው አጠራር ከካህኑ ከማታቲያው ቤተሰብ የወጡ የይሁዳውያን መሪዎች መጠሪያ ስርወ መንግስት ሲሆን የቤተሰቡ ቁልፍ ሰዎችም በዝርዝር እንደሚከተለው ይገለጻል።

ማታትያው ያመጹ የመጀመሪያ መሪ ነበር። ይሁዳ መካቢ የወታደራዊ አመጹ ታዋቂ መሪ ነበር። የናታን አፍስ ከይሁዳ በኋላ የመሪነቱን ሚና የተረከበ ሲሆን ሲሞን ታሲ ከዚያ በኋላ የይሁዳን መንግስት ገዢ ሆኖ በመሾም የሐሽሙናይን ስራው መንግስት ስልጣን እንዲጠናከር ያደረገ ነው። የሐሽሙናይም ስራው መንግስት በይሁዳ በጠቅላላ ወደ 103 አመት ያክል እንደነገሰና ከ141 አመተ ዓለም ጀምሮ እስከ 37 አመተ ዓለም ድረስ እንዳስተዳደረ ይገመታል። 140 አመተ ዓለም አካባቢ ሲሞን ታሲ የሐሽሙናይ ቤተሰብ የፖለቲካ ስልጣን እንዲወርስ የተደረገ ሲሆን በ110 አመተ ዓለም አካባቢ ይሁዳ ከግሪኩ ሴሎሲድ መንግስት የበለጠ ሙሉ ነጻነትን እንዳገኘች ከታሪክ መረዳት ይቻላል። በ63 አመተ ዓለም ሮማውያን ኢየሩሳሌምን በመቆጣጠራቸው የሐሽሙናይ ነጻ መንግስት ጊዜ እንዳበቃና በሮማውያን ቁጥጥር ስር ሆኖ ግዛቱን እንደቀጠለ ይታወቃል። በ37 አመተ ዓለም ሄሮድስ በሮማውያን እገዛ የመጨረሻውን ሐሽሙናይ ገዢ አንቲጎነስ ሁለተኛ ማታትያስን አስወግዶ የሐሽሙናይ ስርወ መንግስት እንዳበቃ ታሪክ ያስረዳል።

ሮማ ኢየሩሳሌምን የተቆጣጠረችበት ጊዜ። ሮማ ኢየሩሳሌምን በተለያዩ ምክንያቶች እንደተቆጣጠረች ይነገራል። ኢየሩሳሌም የመካከለኛው ምስራቅና የአካባቢው ቁልፍ ቦታ ስለሆነች ሮማ በፖለቲካ በደህንነት በንግድና በክልላዊ ስትራቴጂክ ምክንያቶች አካባቢውን መቆጣጠር ስትፈልግ ነበር። ይህን ፍላጎቷን እውን ለማድረግ ግን አጋጣሚውን የፈጠረላት የሃሽሙናይ መንግስት የውስጥ ግጭት እንደሆነ ታሪክ ያስረዳል።

በ63 ዓመተ ዓለም በሐሽሞና የማስተዳደር መሪዎች መካከል ሂርካነስ ሁለተኛና አርስቶቡለስ ሁለተኛ በስልጣን ምክንያት አለመግባባት ተፈጠረ። ታዲያ ሁለቱም የሮማን ጄኔራል እንዲያስታርቃቸው ጠየቁ። ውሳኔውንም እንደሚያከብሩ ተስማሙ። ይህ ፓምፔይ የተባለ ጄኔራል እነሱን ለማስታረቅ በመካከላቸው ጣልቃ ቢገባም የሮማ ፍላጎት የነበረውን ኢየሩሳሌምን የመቆጣጠር ህልም እውን አደረገለት። ስለዚህ ለሮማ ጣልቃ ገብነት የሐሽሙናይም የስልጣን ግጭት ሁኔታዎችን እንዳመቻቸ ከታሪክ መረዳት ይቻላል። ሮማ በዘመኑ መንግስቷን በሜዲትራኒያን ዙሪያ እያስፋፋች የነበረ ሲሆን በሶሪያና በይሁዳ ያለውን የስልጣን ቦታ ለማጠናከር ኢየሩሳሌምን መቆጣጠር ይጠቅማት ነበር። ኢየሩሳሌም በጊዜው ለይሁዳውያን ቅዱስ ቦታ ብቻ ሳትሆን የፖለቲካ ማዕከልም ነበረች። ስለዚህ ኢየሩሳሌምን መቆጣጠር በአካባቢው የሮማን ስልጣን ለማጠናከር ወሳኝ ነበር። ሮማ ወደ ኢየሩሳሌም የገባችው ደረጃ በደረጃ ሲሆን በ63 ዓመተ ዓለም ወደ አካባቢው ስትመጣ መጀመሪያ ቤተ መቅደሱን ለማፍረስ አልሞከረችም። ከ63 ዓመተ ዓለም ጀምሮ ሮማ አካባቢውን ብትቆጣጠርም ሮማን የሚደግፈው ሄሮድስ እስኪሾም ድረስ የሐሽሞናይም አስተዳደር በሮማ ስር ሆኖ ቀጥሎ ነበር። በ70 ዓመተ ምህረት ይሁዳውያን ከጣሊያን ጋር ጦርነት አነሱ። በዚያን ጊዜ ቲቶስ ኢየሩሳሌምን ያዘ። እናም ሁለተኛው ቤተ መቅደስ ፈረሰ። ታላቁ ጥፋት የደረሰው በዚያ ወቅት ነበር። የተከበራችሁ አድማጮቻችን፣ ሮማ ኢየሩሳሌምን የተቆጣጠረችበትና ከዚያ በኋላ የተፈጠረው ታላቅ ጥፋት በአካባቢው በኢየሩሳሌምና በይሁዳውያን ህዝብ ላይ ወሳኝ የዓለማችን ታሪክ ነው። በሚቀጥለው ፕሮግራማችን በስፋት እንመለከተዋለን። አድማጮቻችን፣ የዛሬው ፕሮግራማችን ይህን ይመስል ነበር። በሚቀጥለው ሳምንት ቀጣዩን ክፍል እናቀርባለን። ስለተከታተላችሁን በጣም እናመሰግናለን። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ወርቅነሽ እሸቴ ነኝ። እስከ ሳምንት ቸር እንሰንብት።

0: የተከበራችሁ አድማጮቻችን አሁን ደግሞ ወደ ተከበሩ ቄሳ የተገኘ እናልፋለን። ንሳቸው ዛሬ ፓራሻት አሻቦን ሰምንታው የወሪት ክፍል ያስተምሩናል። ወደሳቸው እናልፋለን። ጤና ይስጥልኝ የተከበሩ ቄሳ።
1: ጤና ይስጥልኝ እግዚአብሔር ይመስገን።
0: እንግዲህ መድረኩ የርሶ ነው አሁን።

ክቡር ማህበረ እስራኤል ሆይ ሰላም ጠራይ ስል እንደምን ሰነበታችሁ? እንሆም እንደተለመደው የሳምንቱን የኦሪት ክፍላችን የሳምንቱ ፕራሻን እንሆም አምስት ብሔረ ኦሪት እስከ ነቢያቱ አንበን ፈጽመን እንሆም ሲምካት ቶራ የደስታ ኦሪትን አሳልፈን አሁን አዲሱን ዓመት በመጀመሪያው የፍጥረት ኦሪት እንጀምራለን። ከነባው በፊት የሰንበት መዝሙር ይቀርባል።

Abi oraya da hayırlı değdi kim vardır? Adonay, kırım ya kani, kuana kalı. Wonder ya kani, alo baydamlak. İtibara kız ya her amlak, İsrail amlak da kullu. Menfez uyuyor da kullu zesiga. እግዚአብሔር እስራኤል አምላክ ትንፋስ ያላቸው ሁሉ የፈጠረ የነፍስ ሁሉ አምላክ የሥጋ ሁሉ ጌታ የተባረከ የተቀደሰ ይሁን። ኦሪት ዘፍጥረት ምዕራፍ አንድ እስከ ምዕራፍ ስድስት ጥቅሱና አነባቢው በትንቢተ ኢሳያስ በምዕራፍ 42 ከቁጥር 5 ይነበባል። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበረ፣ የእግዚአብሔር መንፈስ በውሃ ላይ ሰንፎ ነበር። እግዚአብሔር ብርሃኑን ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔር ብርሃንና ይሁን አለ፣ ብርሃኑና ብርሃን ሆነ። እግዚአብሔር ብርሃኑን መልካም እንደሆነ አየ። እግዚአብሔር ብርሃንና ጨለማን ለየ። እግዚአብሔር ብርሃኑን ቀን ብሎ ጠራው፣ ጨለማም ሌሊት አለው። ማታም ሆነ ጧትም ሆነ አንድ ቀን። እግዚአብሔር በውሃች መካከል ጠፈር ይሁን፣ በውሃና በውሃ መካከል ይከፈል አለ። እግዚአብሔር ጠፈርን አደረገ፣ ከጠፈር በታችና ከጠፈር በላይ ያሉትን ውሆች ለየ። እንዲህ ሆነ፣ እግዚአብሔር ጠፈርን ሰማይ ብሎ ጠራው። ማታም ሆነ ጧትም ሆነ ሁለተኛ ቀን። እግዚአብሔር ከሰማይ በታች ያለውን ውሃ በአንድ ስፍራ ይሰብሰብ የብሱንም ይገለጥ አለ። እንዲህ ሆነ፣ እግዚአብሔር የብሱንም ምድር ብሎ ጠራው። የውሃ መከማቻውን ባህር አለው። እግዚአብሔር ያ መልካም እንደሆነ አየ። እግዚአብሔር ምድርን ዘርን የሚሰጥ ሳርና ቡቃያ በምድር ላይ እንደ ወገኑ ዘሩን ያለበትን ፍሬ የሚያፈራ ዛፍን ታብቅል አለ። እንዲህ ሆነ፣ ምድርም ዘርን የሚሰጥ ሳርና ቡቃያን እንደ ወገኑ ዘሩ ያለበትን ፍሬን የሚያፈራ ዛፍን እንደ ወገኑ አበቀለች። እግዚአብሔር ያ መልካም እንደሆነ አየ። ማታም ሆነ ጧትም ሆነ ሶስተኛ ቀን። እግዚአብሔር አለ፣ ቀንና ሌሊት ይለዩ ዘንድ ብርሃናት በሰማይ ጠፈር ይሁኑ፣ ለምልክቶች፣ ለዘመኖች፣ ለዕለታት፣ ለዓመታትም ይሁኑ። በምድር ላይ ያበሩ ዘንድ በሰማይ ጠፈር ብርሃናት ይሁኑ። እንዲሁ ሆነ። እግዚአብሔር ሁለት ትላላቆች ብርሃናትን አደረገ። ትልቁ ብርሃን በቀን እንዲሰለጥን፣ ትንሹ ብርሃን በሌሊት እንዲሰለጥን ከዋክብትም ደግሞ አደረገ። እግዚአብሔር በምድር ላይ ያበሩ ዘንድ በሰማይ ጠፈር አኖራቸው፣ በቀንም በሌሊትንም እንዲሰለጥኑ፣ ብርሃንና ጨለማን እንዲለዩ። እግዚአብሔር ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ አራተኛ ቀን። እግዚአብሔር አለ፣ ውሃ ሕያው ነፍስ ያላቸውን ተንቀሳቃሾችን ታስገኝ፣ ወፎችም ከምድር ላይ ከሰማይ ጠፈር በታች ይብረሩ። እግዚአብሔር ተላላቆች አንበሬዎችን ውሃይቱንም እንደ ወገኑ ያስገኘቻቸውን ተንቀሳቃሾች ሕያዋን ፍጥረታት ሁሉ እንደ ወገኑ የሚበሩትን ወፎች ሁሉ ፈጠረ። እግዚአብሔር ያ መልካም እንደሆነ አየ። እግዚአብሔር እንዲህ ብሎ ባረካቸው፣ ብዙ ወተባዙ የባህርም ውሃ ሙሏት፣ ወፎችም በምድር ላይ ይብዙ። ማታም ሆነ ጧትም ሆነ አምስተኛ ቀን። እግዚአብሔር አለ፣ ምድር ሕያዋን ፍጥረታት ሁሉ እንደ ወገኑ እንስሳትና ተንቀሳቃሾችን የምድር አራዊትን እንደ ወገኑ ታውጣ። እንዲህ ሆነ። እግዚአብሔር የምድር አራዊትን እንደ ወገኑ አደረገ፣ እንስሳውን እንደ ወገኑ፣ የመሬትን ተንቀሳቃሾች እንደ ወገኑ አደረገ። እግዚአብሔር ያ መልካም እንደሆነ አየ። እግዚአብሔር አለ፣ ሰውን ሰው በመልካችን እንደ ምሳሌያችን እንፍጠር፣ የባህር አሳዎችና የሰማይ ወፎችን እንስሳትና ምድርን ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። እግዚአብሔር ሰውን በመልኩ ፈጠረው፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔር ባረካቸው እንዲህም አላቸው፣ ብዙ ተባዙ፣ ምድርም ሙሏት ግዟትም፣ የባህር አሳዎችና የሰማይ ወፎችን በምድር ላይ የሚንቀሳቀሱትን ሁሉ ግዟቸው። እግዚአብሔር አለ፣ እነሆ መብል የሆኗቸው ዘንድ በምድር ፊት ሁሉ
ላይ ዘሩ በእርሱ ያለውን አመልማል ሁሉ የዛፉን ፍሬ የሚያፈራውና ዘር ያለውን ዛፍ ሁሉ ሰጠኋችሁ አላቸው። ለምድር አራዊት ሁሉ ለሰማይ ወፎች ሁሉ ሕያው ነፍስ ላላቸው ለምድር ተንቀሳቃሾች ሁሉ የሚበቅለው አመልማል ሁሉ መብል ይሁንላቸው ዘንድ እንዲሁ ሆነ ሰጣቸው። እግዚአብሔር ያደረገውን ሁሉ አየ፣ እነሆ እጅግም መልካም ነበረ። ማታም ሆነ ጧትም ሆነ ስድስተኛ ቀን ሰማይና ምድር ሠራዊታቸው ተፈጸሙ። እግዚአብሔር የሠራውን ሥራ ሁሉ በሰባተኛው ቀን ፈጸመ። ወይረፋ ኩሎ ገብሮ ወይረፋ ኩሎ

0: يا شهر بعد ما يا ودي في السنبيا يا في السنبيا يا في السنبيا حابين كله تركا حابين كله تركا حابين كله تركا تنمى تابين كله تركا تنمى تيتين تيارا ديرما كدسيتين تيارا ديرما ያገረን ሰባት ያውቀን ስላረፈበት ስለተነፈሰበት ቀደሰውን ባረከው ስለዚህ እግዚአብሔር ሰራው ተሰራው አርፋልና በሰንበት ቀን የትግብብራት ይሁን ሰንበት ግብረ በሰንበት ቀን አንድ ስራ እንዳሰሩበት አሁንም አንተ ወይ ወልከ ወንድ ልጅ ሲያት ልጅ ገበሬ ገረድህም በሬ ሀያህም አቅማዳህም አርፎ እንዲውል በዚህም ቀን ስራ እንዳሰራበት ሰንበት ብሎ በደብረ ሲና በሲና ታሉ በ በግብጽ ወጥተው ሰንበትን ገለጠላቸው የፋሲካ ወራት ነበር በዛን ጊዜ ሰንበት ነው ነገ መና እንዳስለቅም ወጣችሁ እግዚአብሔር ሥራው አርፋልና እናንተ ማርፋችሁ እንድትኖሩ ሲል አስታወቃቸው ለእስራኤል የሰንበት የተሰጠሽ ለእስራኤል ነው ለማንም አልተሰጠሽም ሰንበት ፈጥርቀ ሁሉ ሰንበት ትበልጥ ብሎ ሰማይና ምድር ሰንበት ቢሄድ አኔ እግዚአብሔር ሰንበት ማለት እኔ እግዚአብሔር እኔ ራሴ ያረፍኩባት እኔ ነኝ ብሎ እግዚአብሔር ቀደሳት ባረካት እግዚአብሔር እግዚአብሔርም ሰባተኛው ቀን ባረከው ቀደሰው እግዚአብሔር ሊያደርገው ከፈጠረው ሥራ ሁሉ በእርሱ አርፋልና እግዚአብሔር አምላክ ሰማይና ምድርን ባደረገ አምላክ ሰማይና ምድርን የሰማይና ምድርን በተፈጠሩ ጊዜ የሰማይ የምድር ልደት ይሄ ነው የሜዳ ቁጥቋጦ ሁሉ በምድር ላይ ገና አልነበረም የሜዳውም ቁጥቋጦ ቡቃያ ሁሉ ገና አልበቀለም ነበር እግዚአብሔር አምላክ ከምድር ላይ አላዘነበም ነበር ምድርም የሚሰራባት ሰው አልነበረም ነገር ግን ጉም ከምድር ተወጣ ነበር የምድርን ፊት ሁሉ ታጠጣ ነበር እግዚአብሔርም አምላክ ሰውን ከምድር አፈር አበጀው ባፍንጫው የህይወት እስትንፋስ እፍ አለበት ሰውም ሕያው ነፍስ ያለው ሆነ እግዚአብሔርም አምላክም በመስራቅ በኤደን ገነት ተከለ የፈጠረው ሰው ከዚያው አኖረው እግዚአብሔር አምላክም ለማየት ደስ የሚያሰኘውን ለመብላት መልካም የሆነውን ዛፍ ሁሉ ከምድር አበቀለ በገነት መካከል የህይወት ዛፍ መልካምና ክፉን የምታስተውቀው ዛፍ አበቀለ ወንዝንም ከገነት ያጠጣ ዘንድ ከኤደን ይወጣ ነበር ከዚያም ለአራት ክፍል ይከፈል ነበር አንደኛው ወንዝ ስም ፊሶን ነው እርሱ ወርቅ የሚገኝበት የኤውላጥን ምድር ይከባል የዚያን ምድር ወርቅ ጥሩ ነው ከዚያም ሉልና የከበረ ድንጋይ ይገኛል የሁለተኛው ወንዝ ስም ጊዮን ነው እርሱ የኢትዮጵያን ምድር ይከባል የሶስተኛው ወንዝ ስም ኤግሮስ ነው እርሱም ታሶር ምስራቅ የሚሄድ ነው አራተኛው ወንዝ ኤፍራጥስ ነው እግዚአብሔር አምላክም ሰውን ወስዶ ያበጃት ይጠብቃት ዘንድ በኤደን ገነት አኖረው እንግዲህ አዳምን ገነት አኖረው አኑሮት እንዳይሞት አርጎ አዳም እንዳይሞት አርጎ ነው የፈጠረው እግዚአብሔር ኋላ ግን አትብላ ካለው ዛፍ ስለ ተሳሳተ ሞት እንደማጫ ተቀበለ እግዚአብሔር አምላክ ሰውን እንዲህ ብሎ አዘዘው ከገነት ዛፍ ሁሉ ትበላለህ ነገር ግን መልካምና ክፉ ከምታስተውቀው ዛፍ አትብላ ከእርሱ በበላህ ቀን ሞት ትሞታለህና እግዚአብሔር አምላክ አለ ሰው ብቻው ይሆን ዘንድ መልካም አይደለም የሚመቸው ረዳት እንፍጠርለት አለ እግዚአብሔር አምላክም የምድር ሰራዊትና የሰማይ ወፎች ሁሉ ከመሬት አደረገ በምን ስም እንደሚጠራቸው ያይ ዘንድ ወደ አዳም አመጣቸው አዳም ሕያው ነፍስ ላለው ሁሉ በስሙ እንደጠራው ስሙ ያው ሆነ አዳምም ለእንስሳት ሁሉ ለሰማይ ወፎች ሁሉ ለምድር አራዊት ሁሉ ስም አወጣላቸው ነገር ግን ለአዳም እንደርሱ ያለ ረዳት አልተገኘለትም ነበር እግዚአብሔር አምላክም አዳም ከባድ እንቅልፍ ጣለበት አንቀላፋም ከጎኑም አንዲት አጥንት ወስዶ ስፍራውን በስጋ ዘጋው እግዚአብሔር አምላክም ከአዳም የወሰዳትን አጥንት አድርጎ ሰራት ወደ አዳምም አመጣት አዳም ስለ እቺ አጥንት እቺ አጥንት ከአጥንቴ ናት ስጋም ከስጋዬ ናት እርሷ ከወንድ ተገኝታለችና ሴት ትባል ስለዚህ ሰው ሁሉ አባቱን እናቱን ይተዋል ወደ ሚስቱ ይጣበቃል እንግዲህ ሁለቱንም አንድ ስጋ አንድ አካል ይሆናሉ አዳምና ሚስቱን ሁለቱንም ራቆታቸው ነበሩ አይተፋፈሩም ነበር እባብም ተንኮለኛ ካውሬ ሁሉ ተንኮለኛ ነበር ስለዚህ ለሔዋን ያስታታል አትብሉ ከተባለው ጸበለስ ያበላታል ወስዳም ለባሏ ተሰጣዋለች ሞት እንደማጫ ተቀበሉ ተመልከቱ አዳም ሔያው ሆኖ እንዲኖር ነው እግዚአብሔር ፈጥሮት የነበረ እባብም እግዚአብሔር አምላክ ከፈጠረው ከመድር አውሬ ሁሉ ይልቅ ተንኮለኛ ነበር ሴቲቱን በእውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት ሴቲቱም ለባቧ አለችው በገነት ካለው ዛፍ ፍሬ እንበላለን ነገር ግን በገነት መካከል ካለው ተዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትነኳትም ብሏና ልጅ ብላ
1: የተከበሩ ቄስ ታዬ ወደ ማጠቃለያንቱ
0: እግዚአብሔር አሁንም ሞትን ለአዳም የተሰጠስ ከሆነ ድረስ ደግሞ ከዛም በኋላ ሞት በሰው በእድሜው ግዴ ሰው እድሜ 120 ብሎ ከነ ሙሴ እና አሮን ግዴ ተወስኖ ነበር ዳዊት ምናለ ነብይ ዳዊት ንጉስ ዳዊት ሲተነባ ወማይሊ ሁለ ሰብ ሰባ ክራማት ወመሰበዛ 80 አም የሰው እድሜው በጤና ሚኖርባቸው 70 ናቸው ይበዛም 80 ያዛም በኋላ ውስቁልና በሽታ ይሞላበታል ብሏል ደግሞ እዚህ ያውዱን ብነ እነዚህ እድሜዎችን 100ውን አሁንም 90ውን እየሞላ እግዚአብሔር የሰጠውን መልካም ስራ ሰርተን ምናልፍባቸው ማያልፍ የለም አዳም መልካም ስራ ተዛዙን ህግን ያስፈጽመነ ህግ ወሪታ ያውጣነ ተላለው ሰንበት ሰላም ሻባት ሻሎም
1: የተከበሩ ቄስታዬ ተገኘ እጅጋር ገና መሰግናለን መልካም ሰንበት ይሁንልዎት ሻባት ሻሎም የተከበራችሁ አድማጮቻችን የቀኑ ፕሮግራማችን እየተጠናቀቀ ነው አብራችሁን ስለነበራችሁ እጅጋር ገና መሰግናለን ለቴክኒክ ባለሙያዋ አላ ናይድኖ ምስካና ይድረሳት አብራችሁ የቆየሁት ገብርኤል በየነ ነበርኩኝ በያላችሁበት ሰላም የሰፈነበት ሰንበት ይሁንላችሁ ሶፍ ሻባ ናይም በድሮር መኳንት ሙዝ እንትን መዝሙር እንሰናበታችኋለን ነገ በተመሳሳይ ሰዓትና ቦታን ጠብቃችኋለን

0: Эти песни на века. Ефим Александров. Билеты в кассе «Шоумен». 03-624-3867.
1: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
2: ካናሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
1: ከምሽቱ 7 ሰዓት እስከ 8 ሰዓት
2: የሚያሰራጨው ዝግጅት እነሆ ጀመረ።

የተከበራችሁ አድማጮቻችን ጤና ይስጥልን እንደምን አመሻችሁ። ቀዳሜ ከመግባቱ በፊት የተዘጋጁ ፕሮግራሞችን እናቀርባለን። በለተ አረብ ተቀምጦ ወይም ኦክቶበር 9 ቀን 2026 ዓመተ ምህረት አስቀድመን የተዘጋጁ ፕሮግራሞች በወቅታዊ ዘገባን አገርህን ወቅ ሳምንታዊ ፕሮግራምና በቃለ ምልልስ ላይ ያተኮሩ ነው የሚሆኑ። እንግዲህ በፕሮግራሙን እንደሚከተለው እናቀርባለን። መልካም ምሽት፣ ሻባት ሻሎም፣ መልካም ቅዳሜ ሰንበት። አዘጋጅና አቅራቢው ይሻያው ደቁ ነኝ።

Agar hin ok. Azagajin akrabi Yishayaw dekum. ክቡራትና ክቡራን አድማጮቻችን ጤና ይስጥልን። ከዚህ ቀጥለን የምናቀርበው ሳምንታዊ አገርህን ወቅ ፕሮግራም በአሁኑ ወቅት ከተቋቋመች 77 ዓመታት ያስቆጠረች እስራኤል ሀገር የህዝብ መጓጓዣ ባቡር አገልግሎት መቼ እንደጀመረና ከጊዜ ወደ ጊዜ እንዴት እንደተሻሻለ ታሪኩን እንቃኛለን። በእስራኤል ውስጥ የባቡር የመጓጓዣ አገልግሎት የጀመረው እንደ አውሮፓ ዘመን አቆጣጠር በ1892 ዓመተ ምህረት ማለትም ከ133 ዓመት በፊት ሲሆን ስራ የጀመረው ከተል አቪቭ ያፎ ኢየሩሳሌም የባቡር ሐዲድ መስመር ሲሆን ይህ መስመር በአይነቱ የመጀመሪያ ሲሆን በዋናነት በሁለቱ ማዕከላዊ ከተሞች መካከል ተሳፋሪዎችና እቃዎችን ለማጓጓዝ ያገለግል ነበረ። ቴል አቪቭ ያፎ ከተማና ኢየሩሳሌም ከተማ የባቡር መስመር ግንባታ በፈረንሳይ ኩባንያ የተከናወነ ጉልህ መሰረተ ልማት ፕሮጀክት ሲሆን ሁለት ዓመት ተኩል ገደማ ፈጅቷል። መስመሩ የተገነባው በ1435 ሚሊሜትር ደረጃው የጠበቀ መለኪያ ሲሆን በመንገድ ላይ በርካታ ጣቢያዎችን ያካተተ ሲሆን ከነዚህም መካከል በያፎ የባቡር ጣቢያ፣ ኢየሩሳሌም ከተማ ባቡር ጣቢያ፣ ያፎ በር አጠገብና ተጨማሪ መካከለኛ ጣቢያዎችን ያካትታል። ከቴል አቪቭ ያፎ እስከ ኢየሩሳሌም የባቡር መስመር ከተገነባ በኋላ በእስራኤል ውስጥ አንድ ተጨማሪ ባቡር መረብ ቀስ በቀስ እያደገ ሲሆን በዋናነት እንግሊዝ ቅኝ ገዥ ጊዜዋ ውስጥ እንደ ሸለቋማ ባቡር ሃይፋ ጼማህ የባቡር ዳርቻ ባቡር የሃይፋ ቴል አቪቭ እና ሌሎችም የእስራኤል ዋና ዋና ከተሞች የሚያገናኝ የባቡር መስመሮችን ያካተተ ተጨማሪ የባቡር መስመር ተዘረጋም። የእስራኤል መንግስት ከተመሰረተ በኋላም የእስራኤል ምድር ባቡር ኩባንያ በአገሪቱ ውስጥ የባቡር መገናኛ መረቦችን የሚያንቀሳቅሰው ማዕከላዊ አካል ሲሆን የትራንስፖርት ሚኒስቴር አካል ሆኖ ሲያገለግልና በኋላም ወደ ወደቦችና የባቡር ሐዲድ ባለስልጣን ተዛወረም። እንደ አውሮፓ ዘመን አቆጣጠር በ2003 ዓመተ ምህረት የእስራኤል ምድር ባቡር ኩባንያ ተቋቋመ። እሱም በአሁኑ ጊዜ የባቡር መስመር የሚያንቀሳቅሰው የመንግስት አካል ነው። በእስራኤል ውስጥ የባቡር ሐዲድ መስመር ዝርጋታም እስከ ዛሬ ቀጥሏል። አሁንም ያለውን መስመሮች ለበዘርጋትና ለማስፋፋት እንዲሁም አዳዲስ መስመሮችን ለመገንባት እቅድ ተይዟል። ለምሳሌ ወደ ኢየሩሳሌም የሚወስደው ከፍተኛ ፍጥነት ያለው ባቡር የእስራኤል ምድር ባቡር አስተዳደር ቢሮዎቹ ከሎድ ከተማ የባቡር ጣቢያ ጠገብ ይገኛሉ። በሃይፋ ምስራቅ ጣቢያም አካባቢ በሚገኝ የእስራኤል ምድር ባቡር ሙዚየም አጠገብ ለአመታት ከቆየ በኋላ ወደዛ ተንቀሳቅሷል። እናም በኋላም ከቴል አቪቭ ማዕከላዊ የባቡር ጣቢያ ተቋቋመም። በአሁኑ ጊዜ የእስራኤል ባቡር መስመር በተለያዩ የአገሪቱ ከተሞች የሚገኙ 68 የባቡር ጣቢያዎችም ያገለግላሉ። የእስራኤል ምድር ባቡር በእስራኤል ውስጥ ብዙ ከተሞችና ከተማዎችን የሚያገናኝ የባቡር መስመሮችም ይሰራሉ፣ እየተገነቡም ነው፣ ተሰርተዋልም። ጣቢያዎቹ በሰሜን ከነሃሪያ እስከ ደቡብ ቤርሼባ ከተማ ድረስ በተለያዩ ከተሞች ይገኛሉ። ጣቢያዎቹ እንደ ቴል አቪቭ፣ ሃይፋ፣ ኢየሩሳሌም ያሉ ማዕከላዊ ታላላቅ ከተሞች ጣቢያዎችን እንዲሁም በትናንሽ ከተሞች እንደ ናታንያ፣ ፔታ ቲክቫ፣ ሆሎን፣ ርሾለ ጽዮን፣ ራምሌ፣ ሎድ፣ አሽዶድ፣
አሽቀሎን፣ ቂርያት ጋት፣ ነቲቦት፣ ሲድሮት ከተሞች ውስጥ የሚገኙ የባቡር ጣቢያም የባቡር መጓጓዣም አገልግሎትም ያካትታል። ከዚህ በመቀጠል ስለ ባቡር አንድ ሙዚቃ

የባቡር ትራንስፖርት የባቡር መጓጓዣ እንደ ፍጥነቱም ቅልጥፍና ምቹነቱም እንዲሁም ክፍያው ቅናሽ ያለው ከመሆኑም በተጨማሪ በብዙ መንገዶች ብዙ ጊዜ ጠቃሚ ነው። ከሌሎች የመጓጓዣ ዘዴዎች በተለይም ለመካከለኛና የረጅም ርቀት ጉዞዎች ትልቅ ጥቅም ይሰጣል። ምቹ ሲሆን መንገደኛው በጸጥታ መጽሐፍ ያነባል ወይም በጀሮ ማድመጫ ኦዝኒዮትን የሚወደውን ሙዚቃም ራዲዮ ቴሌቪዥን እያዳመጠ ይጓዛል። ባቡር መንገደኛም ህዝብም አይጮህም። በአሁኑ ወቅት በቴል አቪቭ ከተማና በኢየሩሳሌም ከተማ ውስጥ ቀላል ባቡር ማለትም ራኬቤት ካላ ቀልጣፋ የሆነ የባቡር መጓጓዣ ይገኛሉ። እነዚህን ቀላል ባቡር የሚጠቀሙ መንገደኞች መኪና ካላቸው መኪናቸውን ከማቆሚያ ህንፃ ውስጥ በነጻ አቁመው በቀላል በባቡር በከተማ ውስጥ መጓጓዝ ይችላሉ። መኪናውን ያቆመ ሰው ከክፍያ ነጻ የሚሆነው በዚሁ ጊዜ ትኬት ከገዝቶ በቀላል ባቡር መጓጓዝ ግዴታ አለበት። ያ ካልሆነ ግን ለመኪና ማቆሚያው ይከፍላል ማለት ነው። በቴል አቪቭ ከተማና በኢየሩሳሌም በሚገኙ አካባቢዎች ሰፈሮች ቀላል ባቡር መስመሮች ግንባታ ተጠናክሮ እየተሰራ ነው። እግረ መንገዳችን የዘመናዊ ቴክኖሎጂ ራብካብ የተሰኘ የአውቶቡስና የባቡሮች መጓጓዣ ገንዘብ የሚሞላበት ማግኔቲክ ካርድ ምን እንደሆነና ጥቅሙንም በጥቂቱ እንገልጻለን። ራብካብ በእስራኤል ውስጥ በህዝብ ማመላለሻ ስርዓት ውስጥ እንደ ገንዘብ መክፈያ መንገድ የሚያገለግል ካርድ ነው። ካርዱ ለመጀመሪያ ጊዜ በ2008 ዓ.ም ተጀመረ። ይህ ካርድ ቀደም ሲል ጥቅም ላይ የዋለውን የድሮውን የጉዞ ካርድ አጠቃቀም ተክቶታል። በመላ ሀገሪቱ በሚገኙ ከተማዎችና ሰፈሮች በአውቶቡሶችና ባቡር ጣቢያዎች የመጓጓዣ ገንዘብን በራብካብ ካርድ መሙያ መሳሪያዎችም አሉ። በግላችን ባለን በካርቲስ አሸራይ ማለትም በክሬዲት ካርድ አማካኝነት የመጓጓዣ ገንዘብ ለወር በቂ የሆነ ገንዘብ መሙላት እንችላለን። በዘመናዊ መተግበሪያ አፕሊካሲያ አማካኝነት ገንዘብ መሙላት እንችላለን። የራብካብ ካርዶች አይነቶችም 4 አይነት የራብካብ ካርዶች አሉ። የካርድ ባለቤት ስም እንዲሁም ፎቶ ያለው የግል ካርድ። ይህ ካርድ ብቁ ለሆኑ ግለሰቦች፣ ወጣቶች፣ አረጋውያን፣ ተማሪዎች፣ አካል ጉዳተኞች፣ ብቁ ግለሰቦች እንዲሁም ወራዊ ነጻ ክፍያዎችን እንዲገዙ ይፈቀድላቸዋል። ካርድ የተበላሸ ወይም የጠፋ ከሆነ ቀሪው ገንዘብ ተመላሽ እንዲሆን ዋስትና ይሰጣል። ስም አልባ ካርድ ያለ ስም ወይም ፎቶም። ስም አልባ ካርድ ለካርዱ መጥፋት ወይም መበላሸት ግን ዋስትና አይኖረውም። በመረጃ ሰብሳቢ ውስጥ ያልተቀመጠ ፎቶና ስም ያለው ከፊል ስም አልባ ካርድ። ይህ ካርድ ብቁ የሆኑ ግለሰቦች ወይም የሚመለከታቸው ሰዎች ቅናሾችን እንዲያገኙ ያስችላቸዋል። መረጃው የሚቀመጠው በካርድ ላይ ብቻ ነውና ስለዚህም በመጥፋት ወይም በስርቆት ጊዜ ወደ ነበረበት መመለስ አይቻልም። የወርቅ መስመር ካብ ዘሃብ ማለት ነው። የካርድ ያዡ ስምና ፎቶ የተለጠፈበት በእስራኤል ግዛት ውስጥ እድሜያቸው ከ75 ዓመትና ከዛ በላይ ለሆኑ ሰዎች የታሰበ ነው። እንደ አውሮፓ ዘመን አቆጣጠር ከነሐሴ 1 ቀን 2022 ዓ.ም ጀምሮ የትራንስፖርት ሚኒስትር ሚራ ሚካኤሊ
ይህ አዲስ ካርድ ወርቃማው መስመር ማለትም ካብዛብ ካርድ በሁሉም የህዝብ ማመላለሻ አይነቶች ላይ ነጻ ጉዞ እንዲፈቀድ ወስኗል። ወርቃማ መስመር እንደሌሎቹ ራብካብ ከሌሎቹ የራብካብ ካርዶች የወይራ አረንጓዴ ጋር ሲነጻጸር በወርቅ ቀለም ራብካብ ነው። ይህ ካርድ በሁሉም የህዝብ ማመላለሻ አይነቶች ላይ ነጻ ጉዞን እንደሚፈቅድም ለማጉላት የታሰበ ነው። የተከበራቸው አድማጮቻችን እንዲህ የባቡር ታሪክ አጀማመር በእስራኤል ሀገር እንዴት ተጀመረ? በመጀመሪያ ከብዙ አመታት በፊት በመጀመሪያ ላይ እንደገለጽነው በመጀመሪያ በግንባታ የጀመረው ከቴል አቪቭ ያፎና ኢየሩሳሌምን የሚያገናኝ ባቡር ሆነና በአሁኑ ወቅት ግን በጣም ተሻሽሏል። በተለያዩ ከተማዎች ውስጥ ቢሆን በሰፈሮችን መላ ሰፈሮችን የሚያገናኙ ቀላል ባቡር አገልግሎት በመዘርጋት ላይ ነው ያለው። እንግዲህ ከጊዜ ወደ ጊዜ ይህ የመጓጓዣው አይነት እየተሻሻለ በመሄድ አውቶቡሶቹ ቀርተው በዚህ በባቡር ጉዞ ላይ መጠቀም ይበዛል ተብሎ ነው የሚጠበቀው። ለማንኛውም የተከበራቸው አድማጮቻችን ከብዙ በጥቂቱ ስለ ባቡር ዝግጅት እዚህ ላይ ተፈጸመ። በሚቀጥለው ሳምንት በሸሪ አገናኝ

0: ክቡራትና ክቡራን አድማጮቻችን ከዚህ በመቀጠል ከሕግ ጠበቃ ሰለሞን ኃይሌ ጋር የሚከተለው ቃለ ምልልስ እናቀርባለን። ከሁሉም በማስቀደም ሻና ቶባ ሙቡረኸት ለመላው ሕዝብ እስራኤል ያለፈው ዓመት አልፎ ወደ አዲስ ዘመን ሲሸጋገር ጤና፣ ፍቅር፣ ሰላም፣ ድሎት እንዲበዛለት እንመኛለን። አድማጮቻችን ባሳለፍነው ወራት በማህበረሰባችን ውስጥ የይሁዲ ሃይማኖት እየተሸረሸረ እየተጎዳ ነው በሚል ከባድ ውዝግብ ላይ መሰንበቱም እናንተም እኛም እናውቃለን። ከዚህ አወዛጋቢ ጉዳይ ተከትሎ ጠበቃው ሰለሞን ኃይሌ እንደነገረን ከሆነ በሰሜኑ ክፍልም ቢሆን ማህበረሰባችን ስለ ሃይማኖት ውዝግብ ከሕግ አንጻር ገለጻም አስተያየታቸውን አጋርተውታል። የተከበራቸው አድማጮቻችን እንግዲህ ሰሞኑን የሕዝብ እስራኤል ዓመት በዓል ላይ ስንሆን ስሊሆት የይቅርታ ሰሞን ስለሆንም ያሳለፍነው ነውን ሁኔታም ተመልክተን ወደፊት ምን አይነት ነው ህይወታችን ማስተካከል ማረም የምንችለው በመሳሰሉት ጉዳይ ላይ ደግሞ መቼም ይሄን ወደን አይደለም በሃይማኖት በብዙሃን መገናኛ ብዙሃን እንዲያውም ለምንድነው ስለ ሃይማኖት በሬዲዮ ምትነጋገሩ እያሉ የሚተቹ ሰዎች አሉ። ግን የእስራኤል መንግስት እና ከሃይማኖት ጋር አብሮ የሚሄድ ስለሆነ ያው ከፖለቲካውም ጋር የተያያዘ በመሆኑ እንቃኘዋለን ወደድንም አልወደድንም። ኩራትና ክቡራን አድማጮቻችን ከዚህ ቀጥለን ከጠበቃ ሰለሞን ኃይሌ ጋር ቃለ ምልልሱን እንሆ። ጠበቃ ሰለሞን ኃይሌ ጤና ይስጥልን፣ እንደምን አለ?
1: ሰላም ጤና ይስጥልን ለተከበርከው አንጋፋ ጋዜጠኛ አቶ ኢሳያው ደጉ፣ እንዲሁም የተከበራችሁ አድማጮች እንደምን ዋላችሁ?
0: ደህና። በእውነትም እንግዲህ ህዝብ እስራኤል የዘመን መለወጫ አሮጌው ዓመት አልፎ እነሆ በያዝነው ሳምንት ማለቂያ አርብ፣ ቅዳሜ፣ እሁድ የዘመን መለወጫ ዓመት በዓል ነውና ይገርማል። በዚህ አጋጣሚ ደግሞ የትውልድ ኢትዮጵያ የተወለደባት ሀገር ደግሞ የመስከረም አንድ ቀን በአንድ ቀን ላይ ነው አውደ ዓመት በዓል የሆነውና እንኳን አደረሰን።
1: እንኳን አብሮ አደረሰን ወንድሜ፣ እንኳን አብሮ አደረሰ ሁላችንም።
0: ጥሩ። እንግዲህ ጠበቃ አንተ ጋር የምንወያይበት ርዕሰ ጉዳይ ብዙ በህብረተሰባችን ያለው ከሃይማኖት ጋር በተያያዘ ነው የሚሆነውና በቤተ እስራኤላውያን ማህበረሰብ መካከል እንዲያው ሃይማኖትን እምነት ተጎዳ በሚል የመንግስት ህግ እንዴት ያየዋል? በእርግጥ አንተም በሰሜኑ ክፍል ማህበረሰባችን ያው ከህግ አንጻር ገለጻ እንድታደርግ ብለው አስተያየታቸውን አጋርተውሃል። እንዴት ይታያል
1: ወንድሜ? መጀመሪያ ይሄ በጣም ጥሩ ጥያቄ ነው። ጊዜውም ነው በየቦታው በአሁኑ ሰዓት ከፍተኛ የሆነ ውይይቶች በደቡብ፣ በምስራቅ፣ በምዝራቅ፣ በመካከል እንደገና በሰሜንም ባለፈው ሳምንት እንዲሁ በዚህ ጉዳይ ላይ ስብሰባ ውይይቶች ተደርጎ ተነጋግረናል። ከተከበሩ ቄሶች፣ ረማኖች ባሉበት ውይይት ተካሂዶ ብዙ ነገሮችን ቀስመናል፣ አውቀናል። ዋናው ነገር ምንድን ነው ወንድሜ? እስራኤል እና ትልቁ ታላቁን የይሁዲን ሃይማኖት በዘመናት እየተፈታተኗት ያሉ ነገሮች ሶስት ነገሮች ናቸው። አንደኛው ጦርነት ነው። ሁለተኛው በዓለም አቀፍ ሚዲያዎች እየተካሄዱ ያሉ ጸረ እስራኤል የሐሰት ቅስቀሳዎች ናቸው። ሶስተኛው ቤተ እስራኤላውያን እና ሃይማኖታቸውን ለማስለወጥ በሚስዮኔሮች አማካኝነት በአሁኑ ሰዓት እየተካሄደ ያለው ዘመቻ በተመለከተ ነው። እስራኤል ህግ ይህን በተመለከተ የደነገገው ድንጋጌ የለም፣ ይህን ነገር ለመከላከል ማለት ነው። ግን በሆኬሶድ ከቦድ አዳም በኢሪኮ በሚለው ህግ መሰረት ማለት የህገ መንግስታዊ መሰረታዊ የሰው ልጅ ክብርና ነጻነት በሚደነገገው ህግ መሰረት አንድ ሰው ህይወቱ፣ ሰውነቱ፣ ንብረቱ፣ የግል ህይወቱ፣ ነጻነቱ እንደሚጠበቅ ሃይማኖቱ የሚከላከል ህግ ነው። በዚህ መሰረታዊ ህግ ውስጥ የሃይማኖት ነጻነት የሚል አንቀጽ የለም። ነገር ግን እስራኤል ከፍተኛው ፍርድ ቤት በሃይማኖት ነጻነት እንደ መሰረታዊ ህጋዊ ህገ መንግስታዊ መብትና እውቅና ሰጥቶታል። ፍርድ ቤቱ ማለት ነው። ሆክፌሽ ሂሩት ነጻነትን ሰው በራሱ ህይወት የፈለገውን የማድረግ የመሆን መብት ስለሰጠው በዛ ህግ መሰረት እያስተካከለ ነው እንጂ የሚዳኘው። ይህን በተመለከተ ሃይማኖትን በተመለከተ ይህን ተከተል ይህን አትከተል የሚል ነገር የለም። የፈለግከውን መብት ተከተል ነው የሚለው።
0: እንግዲህ ከዚሁ ጋር ያራቀ ጥያቄ ነው እና በእስራኤል ስርዓተ መንግስት በአንድ በኩል ዲሞክራሲም የሃይማኖት እምነት ነጻነት አለ ቢባልም በሌላ በኩል ደግሞ አንዱ እምነት ከሌላው የዜጋ መብትና ግዴታ የሚጋጭ ውስብስብ ነው። ይሁዲ ሃይማኖት ተከታይ ወደ ሌሎቹ ይሁዲዎች ወደ አልሆኑ ቡድኖች ካቶት አምልኮት መሄዳቸው ጥፋተኝነት ወንጀል ነው ወይስ ወንጀል አይደለም? እንዴት ይታያል? ከህግ አንጻር
1: ወንጀል አይደለም። ከህግ አንጻር ምንም ሰው ፈለገውን ሃይማኖት የመከተል ወይም ያለመከተል መብት አለው ይላል። ነገር ግን ገደብ አለው። ገደቡ በሁለት እንከፍለዋለን። አንደኛው ማስፖን ነው። የራስ ማስፖን ቤተእስራኤሎች
0: ማስፖን አንደበቱ አስተሳሰቡ ማለት ነው።
1: አንደበቱ አስተሳሰቡ፣ እድገቱ፣ ታሪኩ። አሁን የቤተእስራኤሎች ከሁለት ሺህ ዘመናት በላይ በኢትዮጵያ ብዙ ነገር አሳልፈዋል። በጎ ነገር አሳልፈዋል፣ ጥሩ ነገር አሳልፈዋል። ሃይማኖታቸውን ይህን ያክል ዘመን ሲጠብቁ የተለያዩ አደጋዎችን ሁሉ አይተዋል፣ አሳልፈዋል። በቄሶች እርዳታ፣ በጠንካራ አባቶች እናቶች የጽኑ ሃይማኖት ምክንያት እነሱ ጥንካሬ ነው ያ ነገር ተጠብቆ ወደዚች ሀገር ወደ ቅድስት ሀገር የተገባው። እዚህ ሀገር ከተገባ በኋላ በዚህ በአንድ እግዚአብሔር የሚያምኑበትን ሃይማኖት ትተው በአንዳንድ ግለሰቦች ሊሆን ይችላል። በተለይ ይሄ ቅድም እንዳልኩ እነዚህ ሚስዮነሮች አሉ፣ ሚስዮነሮች የሚባሉ አሉ። እስራኤል ብዙ ጊዜያቸው ነው ካሉ ያው ከነጮቹ ጋር እንግዲህ የተፎካከሩ ነው ያሉት። አሁን ወደ እኛ ህብረተሰብ ጋር ዞረዋል። ወደ እኛ ህብረተሰብ ጋር ደግሞ የመጡት ምንድን ነው? እነዚህ በኢኮኖሚ ደካማ ቤታቸው ሰላማዊ ነገር የሌለ ወይ በትዳራቸው እነሱን በገንዘብና በአንዳንድ ጥቅማጥቅም በማታለል እነዚህን እህት ወንድሞቻችን ወደዚህ የጣዖት ሃይማኖት ነው እየከተሏቸው ያሉት። ይሄ የይሁዳውያንን ታሪክ ይሁዳውያንን የቆየ ልምድና ባህል የሚጻረር ነገር ነው። ይህን ነገር እውነት እኔ ክርስቲያን በክርስትናው ቢያምን መብቱ ነው፣ እስላምም እንደዛው። የይሁዳውያን ግን በአባታቸው በእናታቸው በዘር ማንዘራቸው ይሁዲ የሆኑ ሰዎች በእነዚህ በግለሰቦች ተታለው ወደዚህ መግባታቸው በጣም ያሳዝናል። እንደሰማሁት በመርካዝ አሬዝ
0: መካከለኛ ክፍለ ሀገር
1: በመካከለኛ ክፍለ ሀገር እነራ ሚካኤል እና እነ ሽሙኤል ሌሎችም በመደራጀት እነዚህን ግለሰቦች የተናጠል ውይይት በማድረግ አስተዳደራዊ የሆኑ ማህበራዊ መንገዶችን በመጠቀም ብዙዎቹ ይቅርታ እየጠየቁ እየተመለሱ ነው ያሉት። ይቅርታ እያሉ ወደ ድሮ ወደ ተወለዱበት ወደ አደጉበት ወደ ቆዩበት ሃይማኖቶች እየሄዱ ነው። አሁን ደግሞ በሰሜን እንዲሁ በነራብ ቸርነት በነራብ ብርሃሚም በቄስ ኤፍራይም አማካኝነት ይህ አይነት እንቅስቃሴ ተጀምሯል። ተጠናክሮ እንደሚቀጥል ነው። ይህን ነው የምገልጽልህ ወንድሜ።
0: ጠበቃ ሰለሞን፣ መቼም ከስደት ወደ ሀገር እስራኤል የመጣ ይሁዲ ዜጋ እምነቱን ቀይሮ ወደ ሌላ ክርስትና ወይም እስላም ሃይማኖት ከሄደ መንግስት፣ የእስራኤል መንግስት ዜግነቱን ይሰርዝበታል ወይስ እንዲህ አይነት እርምጃ አይወስድም?
1: ይሄ እንደዚያ ነገር የለም። ሆኬ ሶድቅ ወደ አዳም በሄሩ ቱለኮ ይላል እኮ አንድ ሰው
0: የሰው ልጅ ክብር
1: ዘላይ ምን ይላል? አንድ ሰው የያዘውን ሃይማኖት የመቀጠል ወይም የማቆም መብት አለ ይላል በዛ ውስጥ በተደነገጉ አንዳንድ መሰረታዊ እንትኖች። ስለዚህ ሃይማኖቱን ስለለወጠ ብቻ ወይም ወደ ሌላ ሃይማኖት ሄደ ዜግነት ይከለከላል ማለት ሳይሆን ይህ ሰው ቁጥር የሚኖረው በእስራኤል ነው፣ ልጆች አሉት፣ ቤተሰብ አለው፣ መዳር አለ፣ መኳር አለ፣ አብሮ መኖር አለ። አሁን የሰው ሰው አንድ የእሱ ወገኑ እንኳ ቢሞት ማን ነው እንግዲህ የሰው የሚሄደው የሚቀብርለት? የት ነው የሚቀበረው? ነው የሰርግና የደስታ ጊዜስ ማን ነው እሱ ጋር የሚሄደው? ነው አሁን እኮ የተለየ ነገር ውስጥ እየገባ ነው ያለው። ይህን ነው አሁን እንግዲህ እየተሰራበት ያለሁት እየሰማሁትም ይህንን ነው። ይሄ ከህግ ውጪ የሚቻል እና አስተዳደራዊ ማህበራዊ መንገድ ነው ይሄ ማለት የኦብዲ ሶሻሊ የኢሪያ ሰራተኞች፣ ምሁራን፣ ሃይማኖት አባቶች በመመካከር በመነጋገር እነዚህን ወንድሞች ከተሳሳቱበት መንገድ እንዲመለሱ ትምህርት የሚሰጥበት አጋጣሚ ነው እየተፈጠረ ያለ ያለው እንጂ ግለሰቦች ያን ስለተከተሉ የእስራኤል ዜግነታቸው ይነሳል ብለው የሚሆን አይደለም።
0: በዚህ በእርግጥ በዚህ ብቻ ወደ ሀገር እስራኤል ከመጣንበት ጊዜ አንድ ዜጋ ሃይማኖቱን ቀየረ ተብሎ ዜግነቱ ተሰረዘበት የሚል ነገር አልሰማንም። እና ጠበቃ፣ ቀጣዩ ጥያቄ ደግሞ የእስራኤል መንግስት በህግ በሃይማኖት በሃላካ በሃይማኖት መሪዎች ማላካ ህግ ደግሞ ራሱን የቻለ ነው ሃይማኖተኞች እና በማህበራዊ ህይወት ከሌላ እምነት ተከታዮች ጋር ለተጋቡ ወይም ወደ ሌሎች ሃይማኖቶችና ቡድኖች ካቶት ለተቀላቀሉ ይሁዲዎች ያለው አመለካከት ውስብስብነት ባለብዙ ጎን ነው ከፍርድ ከህግ አንጻርም። ስለሆነም እምነቱን የቀየረ ዜጋ በጋብቻ በፍች እንዲሁም በቀብር ስነ ስርዓትስ እንዲያው እንዴት ይፈጸማል?
1: አሁን ምንድን ነው እስራኤል የዲሞክራሲ ሀገር ናት፣ የሃይማኖትም ሀገር ናት፣ ነጻነት ያለባት የህግ የበላይነት

0: አባታችን አብርሃምን ነው። አባታችን አብርሃም የወለዳቸው ልጆች ይስሐቅና መጨረሻ ላይ ያዕቆብም 12 ነገዶች እስራኤል ሆነው የእስራኤል ነገዶች እንዲሆኑ የተፈጠረበት ዋና አጋጣሚ ምንድን ነው? የእግዚአብሔርን አንድን ቃል ኦሪጅን ስለሚከተሉ ሃይማኖትን ስለሚከተሉ የተመረጡ ህዝቦች ስላደረጋቸው ነው። ይህ ማለት ከነ ሩት ጀምሮ ብታይም ሩት እንትን ነበረች፣ ይሁዲያን ነበረችው። እንትና ማን ነው እሷን ተከትላ ነው ወደ ሄብሮን መጣ። ቦዓዝ የሚባል ሰው አገብታ ሀብታም፣ እሷን እንደውም ከዚህ ስክቶታ ከሃይማኖትሽ ሃይማኖቴ እግዚአብሔርሽ እግዚአብሔሬ ብላ። አሁን ሩት ማናት? የንጉስ ዳዊት ቅድመ አያት ናት። ተመልከቱ። ስለዚህ ተጋብተው የሚመጡ ወደ እስራኤል ሀገር በህጉ ምንም ችግር የለም። ህጉ ተቀብሏቸዋል፣ ገብተዋል፣ እየኖሩ አብዛኞቹ ሃይማኖታቸውን ለውጠው ወደ ይሁዲ ሃይማኖት ገብተዋል፣ እየገቡ ነው። ያልገቡ ደግሞ እዚያንም በሞት ሲለዩ እያየን ነው። በቤተ ክርስቲያን ያሉ መቃብሮች ውስጥ ይቀበራሉ። የተወሰኑ ናቸው። እሱም አብዛኛዎቹ ለውጠዋል ልል ነው ሃይማኖቱን። እነሱ ጋር ምንም ችግር የለም ልል ነው። በሃይማኖቱ ግን የሚመረጠው የሚፈለገው ይሁዲ ከይሁዲ ጋር እንዲገባ ነው። ግን ይሁዲዎች በተለያየ ምክንያት በስደት ሲኖሩ በሚኖሩበት አካባቢ መፋቀር አለ፣ መዋደድ አለ፣ መግባባት አለ። ከሌላ ሃይማኖት ተከታይ ጋር ተጋብተው ወደዚህ ሀገር መጥተው ወደ እስራኤል ገብተው እስራኤልን ሕግና ስርዓትን አክብረው ሃይማኖታቸውን ለውጠው በስርዓት በትክክል የሚኖሩ ብዙ አሉ። እና ይሄ ምንም የሚያጋጭው ነገር የለም።
1: በጣም ግሩም ጠበቃ ሰለሞን። ወደ ማጠቃለያ ጥያቄ ስንመጣ ሃይማኖትን ለማስከበር በሚል መሪ ቃል ተነስተው መስዋዕትነት እንከፍላለን የሚሉ ሰዎች ደግሞ የሰውን መልካም ስም ያጎድፋሉና እኔ እበልጣለሁ በይሁዲነት በእስራኤላውያን ሃይማኖት ቁጥር አንድ ከሁሉም በላይ ሃይማኖት ይሁዲ እኔ ነኝ የሚሉ ደግሞ ሌሎችን ሰዎች መልካም ስማቸውን ያጎድፋሉ በማህበራዊ ሚዲያ። ይህን በተመለከተ እንዲያው ጎጂ ሰዎችን የእስራኤል ህግ ምን እንዴት ይመለከተዋል?
0: ጥሩ ጥያቄ ነው ወንድሜ። የእስራኤል ህግ ይህን በተመለከተ መጀመሪያ ሆፈሻ ቢጩ የሚባል ነገር አለ። የንግግር ነጻነት፣
1: የመናገር ነጻነት፣
0: የመናገር ነጻነት ማለት ነው። ማንም ሰው የመናገር የመቸቸት ሀሳቡን በስርዓት የመግለጽ መብታት በማለት በንግግርም በጽሁፍም። ይህ ማለት መንግስትን መተቸት ይቻላል፣ ራስን አመለካከት መግለጽ ይቻላል፣ ከሌሎች ሰዎች የተለየ አስተያየትን ማቅረብ ይቻላል። ነገር ግን ይሄ ደግሞ ገደብ አለው። ገደቡ ምንድን ነው? ዛቻ ማግን ማድረግ አይቻልም። አመፅም አመፅ መቀስቀስም አይቻልም። የሌላውን ግለሰብ መብትን መንካት አይቻልም። አይ እኔ አሁን እንዳልከው ነው እየሰማን ነው። ብዙ የሚያሳፍር የሚያሳዝን ቃል እየተለዋወጡ ወንድሞቻችን በእውነት አንደኛው የሌላውን ሌላው የኛውን በቃ ጨባሽ መንግስትም ይሆናሉ፣ አንዳንድ ፍርድ ቤትም ይሆናሉ፣ ሁሉ ነገር ይሆናሉ፣ በአነጋገር በንግግራቸው ማለት ነው። ይሄ የአብሮ መኖሩን ሁኔታ የሚጎዳ ነው። አሁን በዚህ በሆካ ላሾናራ በሚለው ካየ ነው እነዚህ ሰዎች በሚያደርጉት የስም ማጥፋት ንግግር የግለሰቡ መልካም ገጽታና ክብር ይነካል፣ ክብሩ ይነካል። ስሙ
1: የፈታ እንደ ወንጀል ሳይሆን ጠበቃ አይደለውም። ይቅርታ ጠበቃ ሰለሞን፣ በፈታ ብሔር በኩል ግን ያሁን እንደዚህ አይነትን ሰውን ስም የሚያጎድፍ ሰው በፍርድ ቤት የመክሰስና መካካሹ ገንዘብ መጠየቅ ይቻላል አይደል?
0: እንዴት አሳምሩ ነው በስርዓቱ። ዋናው ነገር መረጃ ነው። መረጃ በማሰባሰብ ያንን ክስ ተከሶ በፍርድ ቤት ከ50 ሺህ እስከ 200 ሺህ ገንዛ በላይ እንደውም እንደ ሁኔታው አስካፊነት እስከ አንድ አመት እስራትም የተፈረደባቸው አሉ። የገንዘብ መቀጫም የተቀጡ ብዙ አሉ። ይቀጣል። ውሳኔዎች አሉ በፍርድ ቤት የተወሰኑ እና አሁን እንደማየው እንደምሰማው ብዙ ሰው ይነሳና የሌላውን ይነሳና ወይ ጋዜጠኛው

0: ni kiran. Böyle çiçeği var mı da sıra yantın ile andan de gazeten ya mıptun ima da yık. Uyum maaşta mari, uyum dilav. Ve mi çiçeği basat, lik kasu amcatu yetan akkar argavu. Badila atırgu mu yosadu, yesuyun gillesav, sımun, kavurun, yemeğe tapusa boca, yemeğe oral. Ehe, inde marreja teyiz o fırdı betkis katama sarrata, yegenzeve mi kitahat arlo? Yoğun ise askapinnet aonun andanı savuç, yerelil açıyon negar isim tasattu açıyon, tedar açıyı tapattanat. Oda, tedar açıyı patrasa, yot açıyon ayeti gayet tapattama, sim açıyon aragok tagalısu marino. Ne savuç, gudat açıyon kapısınca sonra,
1: yegenzeve mi kitahat arlo? በጣም የሚያስቸግረው እስራኤል ዘመናዊ ሀገር ናት። እስራኤል ግን ፍርድ ቤቷ ፍትህ እየጎደለ ይመስለኛል። እንዳው እንደዚህ አይነት መጥፎ ሰውን እየጎዱ ያሉት ሰዎች በከተለያየ ህመምተኛ ነው ወይም በሚል ምክንያት ደግሞ እንዲያው ፍርድ ቤቱን ተወት ያደርጓቸዋልና ደነዛ መፍትሄ ችግር ነው። በእውነት ለሃለው በጣም እኔም የተጎዳሁበት ሁኔታ ስለሆነ ነው ማነሳው። እሺ
0: ምንድን ነው ፍርድ ቤት የሚያዩ? አሁን የተደራ የተጋባች በህይወት በትዳር ላይ ያለችን ሴት ሸርሙጣነሽ እዚህ ቦታ የውሽ አንቺ ወይ ክርስቲያን ነሽ ወይ አንቺ ይሁዲ ነሽ ወይ አንቺ እንዲህ ነሽ ገብቷል። እሷ የሌላትን ነገር አውጥተው ወይ ፎቶ አለጥፈው ወይም ፎቶዋን በዚህ በዋትሳፕ በዚህ በማህበራዊ ሚዲያ ይለጥፉና እችንዲናት የሚለው ነገር ያንን መረጃ ነው ፍርድ ቤቱ የሚያየው። ይዋል በዚህ ሁኔታ ምን ጉዳት ደረሰብሽ? ይህን ስለተባልሽ ምን ደረሰብሽ? በዚህ ምክንያት የተፋታች አለች። ለምሳሌ የተፋታሉ ቤት ይሄ ከፍተኛ አደጋ ነው። በዚህ ምክንያት ያላመማትን ሌላ በሽታ ሳይኮሎጂካሊ ሌላ በሽታ ያዛቸው አሉ። በዚህ ምክንያት እንዲሆን ያሉ ስኳር እንዲሆኗ ያ መረጃ ከቀረበለት ፍርድ ቤቱ ትክክለኛ መረጃ ከቀረበለት ፍርድ ቤቱ ይወስናል። ዋናው አቀራረብ ነው። ፍርድ ቤት እንዴት ነው የምትቀርበው ነው ያ ነው እንጂ በፍርድ ቤት ደረጃ እስከማውቀው ድረስ ጥሩ አካሄድ ያለው ባይ
1: በጣም ጥሩ ጠበቃ ሰለሞን አይደ ለሰጠው ገለጻ በዚህ በቃ የሚባል ነገር አይደለም። በቀጣይነት በእውነት መማር ከህግ አንጻር እንዴት ነው ማክበር የምንችለው? እንደናንተ ጠበቆች በእውነት ላደረግነው ቃለ ምልልስ ገንቢ የሚመክር ሳይሆን አልቀረምና እጅግ በጣም እናመሰግናለን። ሻናቶ ባመቡረኸት መልካም አዲስ ዓመት።
0: በጣም አመሰግናለሁ ወንድሜ። መልካም አዲስ ዓመት ለሁላችንም አመሰግናለሁ።
1: እናመሰግናለን። ጥሩ ዶክተር የዘገባ ስናልፍ ባልደረቦቼ ሰጠኝ ዘመን ወርቅ ነሸት እንግዲህ በያለን ወቅታዊ ዘገባ የምንመለከተው ጥቅምት 7 በቅዳሜ ሰንበት 2023 ዓ ም በእስራኤል ላይ የተፈጸመው የሽብር ጥቃት ሶስተኛው ዓመት መታሰቢያ ኖትናንት በፓርክ ሃርኮን በሐዘንተኛ ቤተሰቦችና ተጠልፈው በተመለሱ ዜጎች ተዘጋጅቶ ነበርና ዝግጅቱ እንዴት ነበር? ሰጠኝ።
2: አዎ በጣም ያሳዝን ነበር። ሲነገሩ የነበሩ የተለያዩ ታሪኮች የነበሩ የሽብር ጥቃቱ የደረሰበት ሁኔታ እዛ ያሳለፉ ሰዎች በጣም በሚያሳዝን ሁኔታ ነው ደንብ አስበውበት ማን ምን መናገር እንዳለበት ከየትኛው ታሪክ ጋር መሄድ እንዳለበት የተዘጋጀነው ትላንትና ያየነው የመታሰቢያ ዝግጅት በቴሌቪዥን ጣቢያዎች በቀጥታ የተላለፈ ነው። ምሽት ጀምሮ ማለት ነው 9 ሰዓት ከሩብ አካባቢ ጀምሮና በጣም ያሳዝን ነበር። ብዙ ታሪኮች ራሱ አንዳንድ ቤተሰቦች ሲናገሩና በተለይ አስከሬን መለየት እንኳን ሲያቅት ድረስ የነበረው ሁኔታ ሲተርኩ ስንሰማ በጣም ነው ያዘነውና በደም በታሰበ እንግዲህ ጥቅምት 7ቱ 3 አመት አለፈው ለነል የቻልንበት ቀን ላይ ደርሰናል። ትላንትና 3 አመት በትክክል ሞላው ዛሬ 3 አመት ያለፈው ያልነናውራ በተናልና በመጨረሻ የፕሮግራሙ መሪ የነበረውና ከሐማስ ተጠልፎ የተመለሰው ኤሊ ሻራቢ በመጨረሻ አስተላልፈው መልእክት ምንድነው? እውነቱን ለማወቅ የነበረውን ክስተት ለመረዳት አጣሪ ኮሚቴ መቋቋም አለበት ነው መንግስቱ ያጣሪ ኮሚቴ የሁሉም ሰው ጥያቄ እሱ ነው እንዴት ተደረገ እንዴት ሆነ ማን ነው ክፍተቱን የፈጠረው ማን ነው ኃላፊነቱን ያልተወጣው በፊት የነበሩ ባለስልጣናት እርምጃ ወስደዋል ወይ እንግዲህ ያንዳንዱ በባለስልጣን በከፍተኛ ስልጣን ደረጃ ያሉ አካላት መልእክት ሲያስተላልፉ ወይም ደግሞ ውሳኔ ሲያስተላልፉ በፕሮቶኮል ተጽፎ በደንብ ስርዓት ባለው መልኩ ስለሆነ ያን ለማወቅ ነው አሁን ማን ነው ኃላፊነቱን ያልተወጣው ሚል ጥያቄ ያለውና የምርማሪ ኮሚቴ እንዲቋቋም ነው በመጨረሻ መልእክት የተላለፈውና ታሪካቸው ሲነገር በጣም ያሳዝናል። ከዚህ እንግዲህ በኦፋኪም ከተማ ታላቅ ጀብዱ ሰርቶ የህይወት መስዋዕትነት የከፈለው በጥበቃ ስራ ሲሰራ የነበረው የእስራኤል ጫኔ ጉዳይም በዛ በዝግጅቱ ተነስቷል። ሽጉጡን ይዞ ከውሻው ጋር ሆኖ ትንሽ ተናፍሶ ለመውጣት ወቅ ያረገ በነበረበት ጊዜ ያጋጠመውን ሁኔታ ተመልሶ ሽጉጡን ይዞ በሽጉጥ ብዙ ሽብርተኞችን መዋጋት መቻሉን ወደ ቤት እንዳይገቡ ማድረጉ ሁሉ ተገልጿል። እህቱ አቪቫ የ30 ዓመት የልደት ቀኑን አክብረው እንደነበረ የገለጸችበት ሁኔታ ሰምተናልና የነበረው ታሪክ በሙሉ በጣም የሚያሳዝን ነው። ይህ ነገር ለፊት ብዙ አነጋጋሪ እንደሆነ የሚቀጥል ነው ሻየው።
1: እንበዲን ዳለ ወርቅነሸት እንደው በዚህ ዙሪያ በትናንቱ ህዝባዊ ማለት ከመንግስት ለት ባለመልኩ እንግዲህ በትናንትናውት እነዚህ ሀዘንተኛ ቤተሰቦች ቀደም ሲል ሰጠኝም እንዳለው የሀዘንተኛ ቤተሰቦች የሞቱባቸውና ተጠልፈው ወዳዛ ከተወሰዱ በኋላ በድርድር በህይወት የተመለሱላቸው ቤተሰቦቻቸው ባዘጋጁት መታሰቢያ ስነ ስርዓት ነው የሆነውና እንዴት ይታያል?
3: አው ቤተሰቦች ነው ያዘጋጁት እንዳልከው ሻየው ከሁለት ቀን በፊት ነው በመንግስት ደረጃ በብሔራዊ ደረጃ መንግስት ይሄን መታሰቢያ ያሰቡ ቤተሰቦች ነው ትናንት ያሰቡትና የፖለቲከኛ የመንግስት ባለስልጣናት ጣልቃ ገብነት አልነበረበትም። በዜጎች ትብብር ቤተሰቦች ነው ሰጠኝ እንዳለው ያው የንግግሩ ሂደት የፕሮግራሙ ቅንብር በጣም የሚያሳዝን ነበር። በስርዓት ቀደም ብሎ እንደተዘጋጁበት ያስታውቃል። ይሄን ፕሮግራም ራሱ የመራው በሐማስ እጅ ለበርካታ ጊዜያት ተጠልፎ ቆይቶ የተመለሰው ነው ኤሊ ሻራቢ። ከሐማስ እጅ ሲለቀቅ እናስታውሳለን አጽም ብቻ ነበር። ከዛ ከተለቀቀ በኋላ ግን ያው እንግዲህ ለዚህ በቅቷል መጽሐፍ ጽፏል ስለነበረበት የተጠለፈበት ጊዜ የሚመለከት ኤሊ ሻራቢ ታሪኩ ራሱ በጣም ያሳዝን ነው። ሁለት ሴት ልጆቹ ባለቤቱ በዚህ በአሸባሪዎች በዛን ቀን ጥቃት ተገድለዋልና እሱ ተጠልፎ ሄዷል። ብቻውን ነው የቀረው እንግዲህ ከቤተሰብ መካከል እሱ ብቻውን ነው የቀረው። ወንድሙ ተገድሏል እና እሱ ነበር ፕሮግራሙን ከመሩት መካከል ከሸኒ ኮሄን ጋር ሆኖ ያው እሱ ነው ፕሮግራሙን የመራውና መጨረሻ የሚያስተላልፈው መልእክት ምርማሪ ኮሚቴ ይቋቋም ምርማሪ ኮሚቴ ካልተቋቋመ ነገሮችን ማስተካከል አንችልም፣ የነበረውን ችግር ማወቅ ካልቻል ምን እንደተፈጠረ ማወቅ ካልቻል ነገሮችን በአግባቡ ማስተካከልና ለወደፊትም እንደ አይነት ችግር እንዳይከሰት ማድረግ ስለማይቻል የግድ ምርማሪ ኮሚቴ መቋቋም አለበት ነው የሱ ጥያቄ። አብዛኞቹ ሌላ የቤሪ ኪቡጽ ኗሪ ለሱም እንደዚሁ አራት ቤተሰቦቹ በዚህ ጥቃት ተገለዋል። ኦምሪ ሽፕሮኒ ሱምህን ነው ጥያቄ መጨረሻ ላይ ያቀረበው። ለማስተካከል ለወደፊቱ አንዱን ለመሄድ እንዲህ አይነት ታሪክ እንዳይደገም ለማድረግ እውነቱን ማወቅ አለብን። ምርማሪ ኮሚቴ መቋቋሙ ሁኔታ ጥያቄ ውስጥ የሚገባ አይደለም። ሀገር አቀፍ የሆነ ምርማሪ ኮሚቴ ይቋቋምና እንወቅ ለምን ይሄ ችግር ተፈጠረ፣ እውነቱን ነገር እውነቱን ማወቅ እንፈልጋለን ነው መጨረሻው ጥያቄ። በአጠቃላይ ግን ያው በጣም የሚያሳዝን ነው እንደ ዜጋ ስታዩ የደረሰው ጥቃት ሲሰማ የዋለው ድምጽ በለቱ የነበረው የጭንቀት ድምጽ የደረሱልኝ ድምጽ የጣር ድምጽ ያው መገናኛው ታሮች ይሰማ ነበር። በጣም ከባድ ነበር። ከ70,000 በላይ ሰዎች በፓርክ ያርኮን በተከበረው በስነ ስርዓቱ እንደተሳተፉ ተገልጿል። ያው እንግዲህ የእስራኤል ህዝብ በአንድ ልቡ ተሰብሮ ያለበት ቀን ነው ትናንት።
1: ወርቅነሸት የካንቺ ቆይታ ወደ ሁለተኛው ወቅታዊ ዘገባችን የሚያተኩር እስራኤልና እንግሊዝ ዲፕሎማሲያዊ ግንኙነታቸው እየሻከረ ሄዶ በኢየሩሳሌም የሚገኙ የብሪታንያን ኮንስላ ጽህፈት ቤቱ እንዲዘጋ እስራኤል ወስናለች እና ሁኔታው ወደ የት ነው ያመራው?
3: የነገር እየተካረረ ነው። እንግዲህ በመጀመሪያ በእንግሊዝ ነው የተጀመረው ነገሩ እንደምናስተውሰው በይሁዳና ሰማርያ አካባቢ ማዕቀብ እንጥላለን በይሁዳና ሰማርያ አካባቢ የሚመረቱ ምርቶችን ወደ ሀገራችን እንዲገቡ አንፈቅድምና ማዕቀብ እንጥላለን አለች እንግሊዝ። ያን ተከትለውም ሌሎች ሀገራት የአውሮፓ ሀገራት እዚህ ማዕቀብ ተሳታፊ ሆኑ። እስራኤል ያወደው ወሰደችው እርምጃ ቆንስላ ጽፈት ቤቱን እንዘጋለን ነው። በምስራቅ ኢየሩሳሌም የሚገኘው ቆንስላ ጽፈት ቤት እንዘጋለን ነው ያለችው። የአንድ ወር ጊዜ ገደብ ነበር የተሰጠችው። የአንድ ወር ጊዜ ገደብ እየደረሰ ነው። 30 ቀናት 27 ዲፕሎማቶች እንደሚሰሩ ነው የሚታወቀው በዚህ የቆንስላ ጽፈት ቤት። አሁን እንግዲህ ዛሬ በመጨረሻ የደረሰችበት ውሳኔ ያን ተከትሎ የእንግሊዝም 27 የእስራኤል ዲፕሎማቶችን አባራለሁ ብላ ነበር። ያው 27 ዲፕሎማቶች እዚህ ስለሚሰሩ እና ከተዘጋ ያን ያህል ስለሚባረር እሷም እንደዚሁ ያጸፋ ምላሽ ወስዳለሁ ብላ ዝታለች ባለፈው ሳምንት። ዛሬ የውጭ ጉዳይ ሚኒስትር ጊዶን ሳር እንግዲህ በይፋ ባደረጉት መልእክት ሙሉ በሙሉ ቆንስላ ጽሕፈት ቤቱን መዝጋት አንችልም፣ በምስራቅ ኢየሩሳሌም ለፍልስጤማውያን አገልግሎት የሚሰጥ ነው እንግሊዝ ቆንስላ ጽሕፈት ቤት፣ ግን ከ27ቱ ዲፕሎማቶች መካከል 7ቱ ብቻ እንዲሰሩ እናደርጋለን። በቆንስላ ጽሕፈት ቤት ደረጃ ሳይሆን በጣም ውስን በሆነ ብዙ ገደቦች ተጥለውበት ሊንቀሳቀስ ይችላል ጽሕፈት ቤቱ፣ ግን እንደ ቆንስላ አገልግሎት ሊሰጥ አይችልም። እንግሊዝ ምስራቅ ኢየሩሳሌምን አሁንም እስራኤል በቁጥጥር ስር በኃይል ተቆጣጥራ እንደያዘችው ነው የምታምንና እንግዲህ ይህን አመለካከቷን እውን የሚያደርግ ነው ይሄ ቆንስላ ጽሕፈት ቤቱ በዛ አካባቢ ያው ለፍልስጤማን አገልግሎት የሚሰጥ ነው። ዞሮ ዞሮ ሙሉ በሙሉ በአጠቃላይ መዝጋት ሳይሆን 7 ብቻ ዲፕሎማቶች እንዲቀሩ የሚሰጡ አገልግሎትን በጣም ውስን እንዲሆን ብለዋል። እንግዲህ ያው ነገሮች እየተካረሩ ነው። እንግዲህ በእንግሊዝ በኩል ደግሞ ይመጣው ይታያል።
1: ይበንድ እንዳለ ሰጠኝ ዘመን እስከ በእውነት በእስራኤል እና በአውሮፓ በሚገኙ ሀገራት መካከል በጣም ጥሩ ግንኙነት ነበራቸው እና በሁሉም መንገድ ማለት ያስችል ነበረ። አሁን ግን የድሮች የቀድሞቹ ወዳጆች አሁን ደግሞ ጠላት እየሆኑ ነው። እንግዲህ እንዴት ነው?
2: ይሄ እንግዲህ ብዙ ዲፕሎማሲያዊ ስራ መሰራት ያለበት መስሎ ነው የሚታየን። እኔ የማይገባኝ አንድ ነገር አለ። የአውሮፓ ሀገራትም የዓለም ሀገራትም የተባበሩት መንግስታት ድርጅትም በዓለም ላይ ብዙ ግፎች በብዙ ሀገራት ይፈጸማሉና ቶሎ ብሎ በዚህ በመካከለኛው ምስራቅ እስራኤል ላይ ያለውን ነው ትኩረት የሚያደርጉና አሁን በዓለም ላይ ግጭት የሚፈጥር የለም ወይ፣ ዜጎችን የሚበድል መንግስታት የሉም ወይ፣ ብዙ ነገሮች አሉና ደርሰው እስራኤል ላይ ሲሆን ሁሉን ነገር ያከሩታልና የፍልስጤማውያን ተቆርቋሪ ነን ብለው በሀገራቸው የሚኖሩ የውጭ ሀገር ዜጎችን ሀሳብ ለማሟላትና የፍልስጤማውያን በትክክል የቆምነንን ለማለት እንጂ አሁን ባለፉት 3 ዓመታት በዚህ የሐማስና እስላም ጅሃድ ድርጅቶች በቀሰቀሱት ጦርነት ምክንያት በርካታ ፍልስጤማውያን ችግር ውስጥ ሲገቡ እርዳታ ላቅርብ ያሉ እንኳን የተወሰኑ ሀገራት ናቸውና አንዳንድ ጊዜ ግራ የሚያጋባ ነው። እስራኤል ብዙ መስራት አለባት በዲፕሎማሲያዊ ሁኔታ። ብሪታንያ በዓለም ላይም በአውሮፓም በጣም ተጽዕኖ የምትፈጥር ሀገር ስለሆነች ዲፕሎማሲያዊ ግንኙነቱን ማሻሻል ያስፈልጋል። እንግዲህ ምስራቅ ኢየሩሳሌምን እንደ ሌሎች ሀገራት እንደሚሉት እስራኤል ወራሪ ናት፣ ወራ የያዘች ናት ማለት የእናንተ አይደለም አይገባም የፍልስጤማውያን ነው የሚል ነው እና የእስራኤልም ውሳኔ ያው በይሁዳና ሰማርያ ቀበሌዎች ባለው ምክንያት ነው። የሁለቱ እስራኤልና እንዲሁም የሌሎች የአውሮፓ ሀገራት የብሪታንያ ግንኙነት ሊሻክር የቻለው እና ይህን ለማሻሻል ጥረት የሚያስፈልግበት ጊዜ ነው በጣም
1: በሆነ በዋናነት በመካከለኛው ምስራቅና ከአፍሪቃን ጨምሮ በሚሊዮኖች የሚቆጠሩ ስደተኞች ወደ አውሮፓ ሀገራት ገብተዋል። እንግዲህ ቁጥራቸው ደግሞ በእንግሊዝ፣ በፈረንሳይ፣ በጣሊያን፣ በስፔን፣ በጀርመን ወዘተርፈ በመሳሰሉ የሙስሊም ሃይማኖት ተከታዮች ቁጥራቸው ጨምሯል። ከነባሮቹ የበለጡ ሂደዋል እና አሁን ደግሞ ባለፉት ቅርብ ቀናት በእንግሊዝ የፍልስጤም ደጋፊዎች ባካሄዱት ሰላማዊ ሰልፍ ላይ የሀገሪቱ ፖሊስ ሰራዊት የደህንነት አካላት ይህን ሰላማዊ ሰልፍ ከመቆጣጠር አቅም እንደደረሰ ነው እየተናገረ ያለው። በየቤታቸው እሳትን ለማጥፋትን በሚለው ምንድን ነው የሚያደርጉ ለማረጋጋት በእስራኤል ላይ ጎጂ የሆኑ እርምጃዎችን እየወሰዱ
2: ትክክለኛ የፍልስጤማን ደጋፊዎች ወይ ለፍልስጤማን ተቆርቁረው ሳይሆን ለሀገራቸው የፖለቲካ ጥቅም ለማግኘት የሚያደርጉት ነው እስካሁን ምን ነው እንጂ በትክክል ቢሆን ኖሮ እርግጥ ነው እስራኤል ተገቢ ያልሆነ ነገር ከሰራች ሊተቿት ይችላሉ ወይም ደግሞ እንደሌላው ሀገር ግን ባለም ላይ በትክክል ሚዛናዊ በሆነ መንገድ ይሄ ነገር ይደረጋል ስንል ብዙ ጥያቄ የሚያስነሳ ነው።